0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ? እንዴት ነበር ሌሊቱ? በሰላም አደራችሁ ወይ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። መልካም ቀን ይሁንልን። ዕለቱ እንደ ዕብራውያን ዘመን አቆጣጠር ሃዮም ኢዮም ሽልሺ ካፍ ቤት በታሙስ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 7 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ማክሰኞ ሰኔ 30 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ ወቅታዊ ዘገባ እንዲሁም ቃለ ምልልስ አለን። አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ የመንግስት ምክር ቤት ክነሴት ትናንት ምሽት በሊኩድ ፓርቲ የፓርላማ አባል አሪኤል ኪልነር የቀረበው የጥቅምት ሰባት እልቂትን የሚመረምር ብሔራዊ መርማሪ ኮሚቴ የሕግ ረቂቅ በመጀመሪያ ንባብ አጸደቀም። ጥቅምት ሰባት ቤተሰቦችም የተገደሉባቸውም የታገቱባቸውም ጨምሮ የሚያስተባብር የጥቅምት ምክር ቤት ሟጻ ኦክቶበር ባወጣው መግለጫው በፖለቲካዊ የሽፋን ኮሚቴ የሕግ ረቂቅን በማለት ተቃውሞውን ገለጸ። እስራኤል ለዮርዳኖስ የሚቀርበው የውሃ አቅርቦት የሚጨምረውን ስምምነት በድጋሜ ለማጽደቅ ፈቃደኛ አለመሆኗ በንጉሥ ነገሥቱ ግዛት ዮርዳኖስ ውስጥ ከፍተኛ ቁጣን እየቀሰቀሰ ነው ተባለ። በቴል አቪቭ ያፎ የሚገኝ ጉድ ፋርም የተሰኘው ቅርንጫፍ የፈረቃ ኃላፊዋ ሰራተኞች በአረብኛ ቋንቋ እንዳይናገሩ የሚከለክል አጠቃላይ መመሪያ በዋትሳፕ ላይ ካሰራጨች በኋላ በከተማዋ ከፍተኛ ውዝግብ ተቀስቅሷል። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዝርዝሩን እንሆ። የመንግሥት ምክር ቤት ክነሴት ትናንት ምሽት በሊኩድ ፓርቲ የፓርላማ አባል አሪኤል ኬልነር የቀረበውን የጥቅምት ሰባት እልቂትም የሚመረምር ብሔራዊ መርማሪ ኮሚቴ የሕግ ረቂቅ በመጀመሪያ ንባብ አጸደቀ። የተቃዋሚ ፓርቲዎች ድምፅ ለመስጠቱ ወደ ክነሴት አዳራሽ ውስጥ አልገቡም። የተቃዋሚ ፓርቲዎች ሊቀመንበር ያይር ላፒድ ተቃዋሚዎች ዓላማው ከሁለተኛው የዓለም ጦርነት ማግስት በይሁዳውያን ሕዝብ ላይ የደረሰውን ታላቅ አደጋ መመርመር፣ ማደናቀፍና እውነታውን መሸፈን በሆነም የሐሰት ትዕይንት ላይ እንደማይሳተፉ ገልጸዋል። ቃል አቀባያችን ሻሃር ግሊክ እንደዘገበው ከሆነ ጠቅላይ ሚኒስትር ናታንያሁ በድምፅ አሰጣጥ ላይ አልተገኙም። የመንግሥት መርማሪ ኮሚቴም ለባዳት ሐኪራም ማምላክቲ ምንድን ነው? ይህ በእስራኤል የሕግ ሥርዓት ውስጥ ከፍተኛ ሥልጣን ያለውና በጣም ገለልተኛ የምርመራ አካል ነው። ኮሚቴው የሚቋቋመው በምርመራ ሕግ መሠረት ሲሆን የኮሚቴ አባላትና ሊቀመንበሩ የሚሾመው የጠቅላይ ፍርድ ቤት ፕሬዝዳንት እንጂ መንግሥት ወይም ፖለቲከኞች አይደሉም። ተቃዋሚዎችን በዚህ ሁኔታ ላይ እውነትን ለመሸፈን ነው በማለት የመንግሥት ተቃዋሚ ኃይሎችም ትናንቱን ማታ ያጸደቀው የብሔራዊ ኮሚቴ አጣሪ ኮሚቴ አልቀበለውም፣ ተቃውሞውን ገልጿል። በጥቅምት ሰባት ቤተሰቦችም የተገደሉባቸውና የተጠለፉባቸውን ጨምሮ የሚያስተባብረው የጥቅምት ምክር ቤት ወይም ሞጻት ኦክቶበር ባወጣው መግለጫ በፖለቲካ የሽፋን ኮሚቴ የሕግ ረቂቅ ላይ በመጀመሪያ ንባብ ድጋፋቸውን የሰጡ የፓርላማ አባላት በሙሉ ይህ ድርጊታቸው ለተጎጂ ቤተሰቦችም ሁለተኛ የልብ ስብራት መሆኑ ማወቅ አለባቸው ብለዋል። ድርጅቱ አክለው ምንም አይነት ሕግ የመንግስትን የጥቅምት ሰባት ውድቀት ኃላፊነት ሊያብስ እንደማይችልና
በመጨረሻም እነተኛ የመንግስት አመራር ኮሚቴ መቋቋም እንደማይቀር አይቀርም ብለዋል። የመንግስት ዋና ጸሐፊ ዮሲ ፎክስ ትናንት ምሽት እንዳስታወቁት የሀገር ውስጥ ደህንነት ማለት ሻባክ መስሪያ ቤት ቢሮ በአረብ ማህበረሰብ ውስጥ የሚታየውን ወንጀል ለመዋጋት የግማሽ ቢሊዮን ሸቀል የተመደበለትን በጀት ያገኛል። መንግስት በብሔራዊ ደህንነት ሚኒስትር በኢታማር ቤን ግቢርና በማህበራዊ የኩልነት ሚኒስትሯ መይ ጎላን አነሳሽነት የቀረበውን ይህንን እርምጃ በሚመጣው እሁድ ያጸድቃል ተብሎ ይጠበቃል። ሚኒስተር በንክብር በውሳኔው ላይ ያላቸውን ደስታ የገለጹ ሲሆን አዲሱ የሻባ ካላፊ ዳቪድ ዚኒ እንደቀድሞ ካላፊ ሮኔን ባርንስ ሳይሆኑ ለጉዳዩ ፍቃደኛ መሆናቸውን ተናግረዋል። እንደ ቤንክቢር አባባል የቀድሞው ሀላፊ ሮኔን ባ ይህ እርምጃ እንዳይሳካም እንቅፋት ፈጥረው ነበረ ብለዋል። እስራኤል ለዮርዳኖስ የሚቀርበውን የውሃ አቅርቦት የሚጨምረውን ስምምነት በድጋሚ ለማጽደቅ ፍቃደኛ ለመሆኗ ንጉሠ ነገሥቱ ዮርዳኖስ ውስጥ ከፍተኛ ቁጣ ተቀስቅሷል ተባለ። ቃል አቀባያችን ግሊ ኮይን ትናንት ምሽት በካናዳ ሾት የዜና ፕሮግራም ላይ እንደዘገበችው ዋና ዋና ነጥቦች በሰላም ስምምነት ላይ የተመሰረቱና ዮርዳኖስ በቅናሽ ዋጋ ተጨማሪ ውሃ እንድታገኝ የሚያስችላት ይህ ስምምነት እስካሁን ድረስ አልተፈረመም። ጉዳዩን በቅርብ የሚያውቁ ምንጮች እንደገለጹት በአሁኑ ወቅት ስምምነቱን ለመፈረም የታቀደ ነገር የሌለ ሲሆን ይህም ከዮርዳኖስ ወገን የአጸፋ እርምጃዎችን ሊያስከትል ይችላል ተብሏል። በትምህርት ተቋማት ውስጥ የጾታ መለያየትን በወንዶችና በሴቶች መካከል አስገዳጅ የሚያደርገው የሕግ ረቂቅ ተከትሎ የተቀሰቀሰው ውዝግብ ከፍተኛ ትምህርት ምክር ቤት ማላግ በሁለተኛ ዲግሪ ማስተር ትምህርት ላይ የጾታ መለያየት መኖሩ የሃሪዲ ተማሪዎችን ቁጥር ለመጨመር ይረዳ እንደሆነ የሚገመግም ሪፖርት አዘጋጅቶ የነበረው ቢሆንም በሪፖርቱ ላይ ምንም አይነት ውይይት እንዳልተደረገ ተወስኗል ቃል አቀባያችን ሊራን እንደ አስተላለፈው ከሆነ በከፍተኛ ትምህርት ምክር ቤት ውስጥ ያሉ ምንጮች እንደገለጹት መጀመሪያ ላይ የተላለፈው ውሳኔም የጸደቀው ሕግ ሙሉ በሙሉ አላስፈላጊ ነው የሚል የነበረ ቢሆንም በመጨረሻ ግን በጉዳዩ ላይ ምንም አይነት አቋም ላለመያዝ ተወስኗል። በቴል አቪቭ ያፎ ሰፈር የሚገኝ ጉድ ፋርም ቅርንጫፍ የስራ ፈረቃ ኃላፊዋ ሰራተኞችን በአረብኛ ቋንቋ እንዳይናገሩ የሚከለክል አጠቃላይ መመሪያ በዋትሳፕ ላይ ከአሰራጨች በኋላ በከተማዋ ከፍተኛ ውዝግብ ተቀስቅሷል። በመልእክቱ ላይ እንደተጠቀሰው ይህ ድርጊት አሰቃቂ ክስተትም ትራውማ ላለባቸው ሰዎች ጉዳት ሊያደርስ ስለሚችልና ኃላፊዋ በአረብኛ ቋንቋ ምክንያት ደንበኞችን የማጣት ምንም አይነት ፍላጎት እንደሌላት ተገልጿል። ቃል አቀባያችን ኢራን ዚንገር እንዳስተላለፈው ከሆነ ይህ መመሪያ በዚች በሁለቱም ማህበረሰቦች በጋራ በሚኖርበት ከተማ ውስጥ ከባድ ቅሬታዎችን አስከትሏል። ትናንትም የአረብ ማህበረሰብ አባላት ጉድ ፋርም አውታር ላይ የዋጋ ማቀብ እንዲያደርጉ ጥሪዎች ቀርበዋል። በዚህ ምላሽ ሲሰጥም የጉድ ፋርም ተቋም የሚከተለው ብሏል። ኩባንያው ከሁሉም የማህበረሰብ ክፍሎች የተወጣጡ ሰራተኞችን ይቀጥራል፣ እንዲሁም ደንበኞችን ያገለግላል። ከ1200 ሰራተኞች መካከል አንዱ ቢሳሳትም ጉዳዩን በተለመዱት የውስጥ አሰራር መንገዶች የምንይዘውን ይሆናል። በተለይም በዚህ ወቅት ግጭትን ከመቀስቀስ ይልቅ ነገሮችን ለማረጋጋት ለመተባበር እንደሚሞክር ገልጿል።
የመኪና አደጋም የሰው ሕይወትን ማጥፋቱ እንዲህ እንደቀጠለ ነው። በኪቢሽ 77 በቁጥር 77 መስቀለኛ ጎዳና አካባቢ እድሜው 25 ዓመት አካባቢ የሚሆን ወጣት እግሩን በእግሩ ጉዞ ላይ እንዳለ በመኪና ተገጭቶ ሕይወቱም አልፏል። ስፖርት። የ2026 ዓ ም የዓለም ዋንጫ ቤልጅየም በሌሊቱን ከአሜሪካ ጋር ባደረጉ ጨዋታ ቤልጅየም 4-1 የአሜሪካን ቡድን አሸንፎ ወደ ሩብ ፍጻሜ አልፏል። ሌሊቱን ደግሞ ስፔን ፖርቱጋልን 1-0 በመርታት ወደ ሩብ ፍጻሜ ተቀላቀለች። ስፔን የዓለም ዋንጫ የእግር ኳስ ጨዋታዎችን በካን 11፣ በካን ቦክስ፣ በካን ሀዳሾት፣ በረሸት ቤት ሬዲዮ በቀጥታ እየሰራጨ ነው። በመጨረሻ ደግሞ የአየር ጸባይ ሁኔታ ከሰነበተው ቀዝቃዛማ ሆኖ ጠዋት አካባቢ በአንዳንድ አካባቢዎች በጥቂቱ አልፎ አልፎ ያካፋል የሚል ትንበያ እንዳለ የአየር ጸባይ ተመራማሪዎች ገለጹ። ክቡራትና ክቡራን አድማጮች የሰዓቱ ዜና እስከዚሁ ነው። አንድ ሙዚቃ

የተከበራቸው አድማጮቻችን፣ ከዚህ በመቀጠል የዛሬ ጠዋት ጋዜጦች ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮችም እንመለከታለን። የዲዮት አሮኖት ጋዜጣ የመጀመሪያ ገጹ ላይ የተመለከተው የቱርኩን ፕሬዝዳንት አርዶዋን ፎቶግራፍ አስቀምጧል። በእኛ ሂሳብ ይላል እንደጻፍ እንደዘገበው በእኛ በእስራኤሎች ሂሳብ የቱርኩ ፕሬዝዳንት በዓለም ላይ ከፍተኛ ታዋቂነቱን ከፍ ከፍ እያደረገ ነው ይልና እስራኤል አስጊ የሆነው በዛሬ ሁለት በቱርክ ዋና ከተማ በሚካሄደው የናቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ሀገራት መሪዎች ከፍተኛ ባለስልጣናት በሚያደርጉት ጉባኤያቸው አሳሳቢ ለእስራኤል አሳሳቢ የሆነ ጉዳይ ሲሆንና በተለይ ደግሞ በዋናነት የሚጠበቀው በዚህ ጉባኤ ጋር በተያያዘ ትራምፕ የሚያደርጉት ጋዜጣዊ መግለጫቸው ምን ይሆን በሚል ሁኔታ ነው። የእሳቸው የትራምፕ ንግግራቸው ምናልባት ይላል ምናልባት የኢራንን መሪ አርዶዋን የሚያስደስት ንግግር ያደርጉ ይሆናል የሚል ግምት አለ። ሌላው ደግሞ በጦር መሳሪያ በወታደራዊ ለቱርክ ዘመናዊ F-35 ተዋጊ አውሮፕላኖች አሜሪካ ትሸጣለች የሚል ሁኔታ ደግሞ ለእስራኤል አየር ኃይል ሚዛን ጎጂ፣ በዚህ በመካከለኛው ምስራቅ የእስራኤል አየር ኃይል ክፍለ ጦር የበላይነቱን ያለው ይታወቃል። ግን ይህን የመሰለ እስራኤልን እንትን የሚል ሚዛን የሚጎዳ ከፍተኛ ተዋጊ አውሮፕላን ለቱርክ ከተሸጠች ጎጂ ይሆናል የሚል ስጋት በእስራኤል በኩል እንዳለ ይኸው ጋዜጣ ዘግቧል በመጀመሪያ ገጹ ላይ። ከዛ ደግሞ የእንትን ኦክቶበር 7 በደረሰው ከባድ የሽብር ጥቃት እልቂት በእስራኤል ያስከተለውን ከፍተኛ በህይወት እና በንብረት ላይ ያስከተለው የሽብር ጥቃትን በተመለከተ መንግስት ጥምሩ መንግስት አጣሪ ኮሚቴ ብሔራዊ አጣሪ ኮሚቴ እንዲቋቋም በሚል የቀረበውን ረቂቅ ህግ በመጀመሪያ ንባብ በትናንት አጽድቆታል። ግን የተቃዋሚ የጥምሩ መንግስት ተቃዋሚ ፓርቲዎቹ ይህ ፖለቲከኛ የፖለቲከኞችን ጥቅም ብቻ የሚመለከት እውነትን የሚዘጋ እውነቱ እንዳይነገር የሚያደርግ ኮሚቴ ነው ያው መንግስት ማቋቋም የፈለገው በአንደኛ ድምፅ አጽድቆ ንባብ አጸደቀ ይላል። ይህንን ጎጂ የሆነ አጣሪ ኮሚቴ ለይስሙላ ያህል ተብሎ ፖለቲከኞች ብቻ የሚመሩት ኮሚቴ መሆን ትክክል አይደለም እያሉ እነ ያይር ላፒድ የጥምር የተቃዋሚ ፓርቲ ኃይሎች ሊቀመንበር ናቸው ቶሚ

ተቋሚ እሱ እንደተናገረው ይሄን ሁኔታ ምንም ተቀባይነት የለውም ይላል። ምን ተቋሚ ፓርቲ ከነሴት አባላት ብቻ ሳይሆን አዘንተኛ ቤተሰቦች የጠለፉባቸው የተገደሉባቸው እነሱን ጉዳይ የሚመለከት ምክር ቤት አለ ድርጅት። እሱም የመንግስታውን የሚያቋቁሙ ኮሚቴ ተቀባይነት የለውም። እውነትን የሚያጠፋ እውነትን እንዳይነገር ባላፊነት ተጠያቂ ማን እንደሆነ እንዳይጋለጥ ተብሎ አሁን የሚቋቋሙ ኮሚቴ ትክክለኛ አይደለም፣ ፍትሃዊ አይደለም። መቋቋም ያለበት በፖለቲከኞች ሳይሆን በፍርድ ቤት ፕሬዝዳንት በኩል ያለ ኮሚቴ ነው የሚሾመው ኮሚቴውን የሚያቋቁመው እና እንደዛ መሆን አይቀርም። አሁንም እንደ አይነት ህግ ይረቀቅ ይወጣል ቢባልም የሁነትን በግልጽ መርምሮ የሚያቀርብ ብሔራዊ መንግስታዊ ኮሚቴ መቋቋም አይቀርም እያሉ ናቸው ተቃዋሚ ኃይሎች። ይሄ በጣም አከራካሪ ጉዳይ መሆኑ ዘገባዎች ተመልክተዋል። ሌላው ደግሞ በእስራኤል ብሔራዊ የክነሴት የፓርላማ ምርጫ የሚካሄድበት ጊዜ እየተቃረበ መሆኑን ተከትሎ ገዢው ፓርቲ መንግስት በአሁኑ ሰዓት ብዛት ያላቸው ረቂቅ ህጎችን እየተፋጠነ እያጸደቀ ነው የሚለው። በዚህ ላይ በዋናነት ደግሞ ውትድርና እናገለግልም እምቢ ባዮች አሬዲም ሃይማኖት አክራሪዎችን ደግሞ ከውትድርና አገልግሎት ነጻ የሚያደርጋቸው ረቂቅ ህግ ለመደንገግ ከፍተኛ የሮጠ ነው መንግስት ነው ያለው። በዚህ ዙሪያም ተመልክቷል። ሌላው ደግሞ ምኑራ የተባለ የፋይናንስ ኩባንያ በአንዲት ከፍተኛ ባለስልጣን የሙስና ድርጊት ተፈጽሟል የሚል ጥርጣሬ መኖሩን ፖሊስ ሰራዊት አጋለጠ ይላል። በተጨረበረ በሙስና በአስተዳደር ጉድለት ጋር በተያያዘ ተጠርጣሪዎቹ ከአንድ መኖሪያ ቤት ከአንድ የድርጅቱ የኩባንያው አባል ከፍተኛ አስተዳዳሪ የባንክ ሂሳብ 180 ሚሊዮን ሸቀል ተሰብስቦ ተገኘ ፖሊስ። ይህ ብቻ አይደለም፣ ከዚህ የሚኑራ ኩባንያ ከሱ ደግሞ ከ90 ሚሊዮን ሸቀል ደግሞ በባንክ ሂሳብ ውስጥ ፖሊስ አግኝቷል ይላል። ተቀምጦ በባንክ ቤት ከህግ ውጭ ሆነ ሲሆን ደግሞ ተጠርጣሪነቱ የሂስታድሮት ሀገር አቀፍ የሰራተኞች ድርጅት አባላት ከፍተኛ በአስተዳዳሪዎች ላይ የሙስና ድርጊት ጋር ተጠርጣሪዎች ናቸው። ከዚህ ጋር በተያያዘ ፖሊስ ባደረገው ፍተሻ በባንክ ከ880 ሚሊዮን ዶላር በላይ ከዛም የሆነ ገንዘብ በባንክ ቤት ማድረስ ማግኘቱን ፖሊስ አስታወቀ ይላል። የሁኔታ ብዙ ሰራተኞች ገንዘብ የሚሰበሰብበት ኩባንያ ነው ሚኑራ። እነዚህ ላይ እንግዲህ ከየትኛው ገንዘብ እንደተወሰደ ገና በቀጣይ ይመረመራል ማለት ነው። ተጠርጣሪነት ነው፣ የሙስና የአስተዳደር ጉድለት ተጠርጣሪነት ነው የሚለው በቀጣይ የሚታይ ሁኔታ ነው። እንግዲህ ሌሎችም ዘገባው ጋዜጦች እንደ ሀሬጽም ቅድመ ተመለከትናቸው ረቂቅ ህጎችን የዚህ ጥቅምት ሰባትም የጀመረ ረቂቅ ህግ ፓርላማ ወይም ክነሴት በአብላጭ ድምፅ አጸደቀ ይላል። ኮሚቴ ብሔራዊ ኮሚቴ ለማቋቋም የቀረበውን ሀሳብ መጽ ይላል ሀሬ ጽለታዊ ጋዜጣ። ሌላውኛው ደግሞ ጠቅላይ ሚኒስትር ብንያሚን ናታንያሁ በአዛ ሰርጥን በተመለከተ ያው ጦርነቱን አማራጭ ይመርጣሉ ጠቅላይ ሚኒስትሩ
ያው በዛም ሐማስ ብርፈጣሪ ድርጅት እየተንቀሳቀሰ ነው ያለው በአዛ ቀበሌ። ይሄን ሁኔታ በተመለከተ ይህ ጋዜጣ ተመልክቷል ይላል። ሌሎችንም እንግዲህ ይህን ይመስላል። ወደ ቀጣይ ሙዚቃ የተከበራቸው

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ከአቶ ካሳሁን አስናቀው መንግስቴ ጋር ቃለ ምልልስ እናካሄዳለን። አቶ ካሳሁን አስናቀው የማህበራዊ ታጋይ ነውና ይህን በተመለከተ ከእሱ ጋር የምናካሄደው ቃለ ምልልስ ከሶስት ሳምንታት በፊት በሰሜን ሸዋ የሚኖሩ የቤተ እስራኤላውያን ማህበረሰብ አባላት ነንም ራሳቸውን እስራኤላውያን ነን የሚሉ ልዑካን ወደ ሶስት የሚሆኑ መልክተኞች ወደ እስራኤል መጡና በዚህ ሬዲዮ ጣቢያም ስለ እነሱ ማንነት ቃለ ምልልስ አድርገንላቸው ነበረና ይህን በተመለከተ ይህን ቃለ ምልልስ ተከትሎ ደግሞ ከጋዜጠኛም አያናው ፈረደ ሰንበቱ ጋር ባለፈው አርብ ጧት ቃለ ምልልስ አደረግንና ምን አስተያየት እንዴት ይታያል? አቶ ካሳሁን አስናቀው ጤና ይስጥልን፣ እንደምን አለ?
1: አብሮ ይስጥልን ጋዜጠኛ ኢሻያው ደጉ፣ ጤና ይስጥልን ለሁሉም ባልደረቦች፣ ለሬዲዮ ካን አዘጋጆች እንደምን አላችሁ? እግዚአብሔር ያክብርልኝ፣ አመሰግናለሁ።
0: ደህና ነን፣ እግዚአብሔር ተመሰገነ ይሁን። እንግዲህ መቼም በሬዲዮ የብዙሃን መገናኛ አውታር ሀሳብ የተለያየ አስተያየትም ይቀርባል። ይህን ሁኔታ መቼም ህብረተሰቡ ይወያያል። እንግዲህ ይህን በተመለከተ ያለህ አስተያየትን የሬዲዮ ላይ በፌስቡክም የተሰራጨነውን ተከታትለዋል፣ አዳምጠው ይመስለኛል። ይህን በተመለከተ እንደው ከጋዜጠኛው አያናው ፈረደ ጋር ስላደረግነው ቃለ ምልልስ ያለህ አስተያየት ምን ይመስላል?
1: በጣም አመሰግናለሁ። በመጀመሪያ ለሁሉም ለሬዲዮ ካን አዘጋጆች፣ ጋዜጠኞች ሰላምታዬ ይድረስ። በመቀጠል እንግዲህ ከሰሜን ሸዋ ወይንም አዲስ አበባ ቀጨኔ ተጋብዘው ወደ እስራኤል ሀገር በተደረገላቸው አቀባበል እጅግ አመሰግናለሁ፣ በማህበረሰቡ ስም ማለት ነው። እና እዛ ላይ ራሳቸው የሰጡት ቃል አለ። እንግዲህ ያው የሰጡት ቃል አድማጭ እንትን ይበላቸው ማለት ነው። እኔ አሁን ወደ አንተ ወደ ጋዜጠኛ ኢሻያው ደጉ ደውዬ ትናንትና ያናገርኩ ለምንድን ነው? ውድ ወንድማችን ጋዜጠኛ አያናው ሰንበቱ በሰጠው ሀሳብ ነው። እንግዲህ እዛው ጎንደር፣ ደቡብ ጎንደር፣ ላስታ በተለያየ ሁኔታ ወገኖቻችን ባለጅ ወይንም ጠቢባን በሚል ስያሜ የአካባቢ ስያሜ በእጅ ስራቸው የተሰጣቸውና እንዲሁም በመገለል በማህበረሰቡ በሚደርስባቸው ጫና አሁን ህዝበ እስራኤል ወደ እስራኤል በመምጣቱ ሁሉን መከራ ተሸክመው ያሉ ወገኖቻችን ናቸው። በከተማ እንዲገቡ ይሄ ችግራቸው በጣም ጎልቶ ይታያል። በመሆኑ በዛ ላይ ጋዜጠኛ አያናው ሰንበቱ በሰጠው ሀሳብ ላይ ከሩዋንዳ ጋርና እዛ ላይ የእስራኤልን መገለጫ በመልበሳቸው ከራያ ባህል ጋር ያገናኘው ሁኔታ ትንሽ ለእኔ ደስ ስላላለኝ ነው። ለምን? ቢያንስ እሱ የሚያውቃቸውም ወገኖች ሊኖሩ ይችላሉ፣ እርዳታ የሚያስፈልጋቸው። ጋዜጠኛ እንደመሆኑ መጠን ወርዶ የወገኖችን የተጨቆኑትን ማህበረሰቦች ለሚዲያ ማውጣት ማጣራት ማጥናት ይቀድማል እንጂ እንዲሁ ወገኖቻችን ህዝበ እስራኤል ያሰበላቸው የተጨነቀላቸው ወደ እስራኤል ጋብዟቸው ቃለ መጠየቅ ባደረጉት ላይ ትችት ማስተላለፉ ጥሩ አይደለም በማለት ነው። አዎ ለህገ ኦሪቱ ለሃይማኖቱ መቆርቆሩ ሃይማኖቱ እንዲጠበቅ መጨነቁ በጣም የሚገባ ነው፣ ከማንኛውም እስራኤላዊ የሚጠበቅ ነው፣ ጥሩ ነው። ነገር ግን አሁን ወገኖቻችን ግፍና መከራ እየደረሰባቸው እርዳታ በሚፈልጉበት ጊዜ እንዲህ አይነት ትችቶችን ማቅረቡ እኔ ደስ ላላይ ወደ እናንተ የደወልኩት።
0: እንግዲህ አስተያየትህ በእንዲህ እያለ አቶ ካሳሁን አስናቀው መንግስቴ፣ አሁን እሱም ቃለ ምልልሱ ላይ በኑሮ ውድቀት በኑሮ አለመመቸት ምክንያት በኢትዮጵያም በሚሊዮኖች የሚቆጠሩ ወደ እስራኤል መሻገር ይፈልጋሉ። የቤተ እስራኤላውያን የይሁዳዊነታቸው ጋር ግንኙነት የላቸውም ሳይቀር መምጣት ይፈልጋሉ እና ይህ ሁኔታ እሱ እንዳለው ጥናት ጥልቅ የሆነ እሱኮ ይሄን ነገር ቃል ያሰረዘው አልመሰለኝም። ጥናት ይሁን ይሁዲ መስሎ ሙያውም የይሁዲ የእስራኤላውያን ሙያ የተመሳሳይ ቢሆንም ይነታቸው መጠራት አለበት ነው ያለውና ይሄን በተመለከተ አሁን የተነሳነበት በሰሜን ሸዋ ያሉት ቤተእስራኤላውያንን ያሉት እነሱ ጠይቀናቸዋል እንግዶችን እንዴ ይሄን ያህል ጊዜ ቤተእስራኤላውያን ከሰሜን ኢትዮጵያ ሲመጡ ምናችሁ ነው እስከዛሬ እንደዋል ተነሳችሁም ብለን ነበር አሁን ትግላቸው ጀመሩት ከ5 አመት በፊት ነው ብለዋልና እንዴት አስተያየት ምን ይመስላል
1: በህዝብ እስራኤል ታሪክ ላይ ብዙ በገንዘብ ሊመጣ ይችላል በፖለቲካ ሊወጣለት ሊያደርግ ይችላል ይሄ የተለያየ ሁኔታ ሊሆን ይችላል ይሄንን 100% አይሆንም ብሎ እንትን ማለት አይቻለም ግን እነዚህ ወገኖች እስራኤል ሀገር ከመጣው ራሱ አዲስ አበባ እየተመላለስኩ አይቻቸዋለሁ ኑሯቸውን ቻናቸው ያለባቸውን ችግር አይቻቸዋለሁ ስለዚህ እነዚህ ወገኖች እውነት ችግረኛ ናቸው እውነት የማህበረሰቡ ታጋይ ናቸው እውነት ድምጽ የሚያስፈልጋቸው ናቸው እነዚህ ወገኖች በመገለል የሚኖሩ ናቸው ድምጻቸው ልናሰማላቸው ምን ይችላል እኛ እስራኤል ያለነ ከቅድስት ኢየሩሳሌም ያለነ ወገኖች ነን ድምጻቸው ልና ቢቻል ትምርት ቤት በማሰራት ወገኖቻችን ወደ እኛ ማቅረብ ያስፈልጋል ግና እሚታገሉትን እንዲህ አይነት ትችት ስናቀርብባቸው ከሚታገሉት እንደ ከኛ ይሄንን መልስ አይደለም የሚፈልጉት ከኛ የሚፈልጉት ድጋፍ ነው ለምን በዚህ ስም ብዙ ወገኖቻችን መከራ የሚደርስባቸው ነው ያውቃለሁ ከዚህ ማህበረሰብ ባለጅ ወይም ጠሪባን ተውሮ ከሚጠራው ማህበረሰብ ነው የተወለድኩትና እንደዚህ በእናቴ ዋልከምራ ነኝ ባባቴ ደግሞ ደቡብ ጎንደር በለሳ ስለዚህ እዛ ያሉ ወገኖቻችን አሁንም የተለያየ ሰበለክ አነጋገር በዚህ ስም የተለያየ ንግስታት ከተማም ሊሰሩ የተለያየ ሁኔታም ሊቆረቆሩ እነዚህን ወገኖች ከሆነ ቦታ እስከነ ቤተሰባቸው ይወሰዱ የሆነ ቦታ ያሰፍራቸዋልና ታሪካዊ ክስተት ነው የሆነው ሃይማኖት ይቀይራሉ ወደው ሳይሆን ተገደው ይቀይራሉ ነገር ግን ሃይማኖት ቢቀይሩም ከሌላ ጋር መጋባት አይፈቀድላቸው በመገለል በችግር ነው የሚኖሩት የሁሉ በሽታ ሁሉ ምክንያት መገለጫ እነሱ ሆነው ወገኖቻችን ችግር እያዩ ነው ያሉት እና ወገኖቻችን እርዳታ ያስፈልጋቸዋል እነዚህ ቀጨኔ ያሉ ሰሜን ሸዋ ያሉ ወገኖቻችን እውነት ወገኖቻችን ናቸው ምላልሽ አይቻቸዋለሁ ካንድ ጊዜም ሁለት ጊዜ ሶስት ጊዜ አራት ጊዜ አዲስ አበባ እየተመላለስ አይቻቸዋለሁና ወገናቸው ልናቀርባቸው ይገባል የሚል ሐሳብ ላይ አለኝ።
0: አዎ ደስም እኮ ስንጠይቃቸው ተናግረዋል በ 117ኛው ክፍለ ዘመን ነበር ከደምቢያ ባብዛኛው ወደ ሹዋ ይሄዱ አጥቅማቶቻቸው እንግዲህ 117ኛው ክፍለ ዘመን ስለ ዛሬ 400 300 አመት በፊት ማለት ይቻላልና ምንድነው አሁን ይሄን ሁኔታ በተመለከተ በይሁዳያን በእስራኤል ታሪክ ላይ የያዕቆብ ልጆች ከ12 ልጆች መካከል የጣፍተው የቀሩስ አሁን የት ቦታ እንደደረሱ ያልታወቁአሉ የኤፍራይም ጎሳ የዳን የለቢ የመሳሰሉት እስካሁን አንዳንድ ቦታ ምናሸ ተሰኙ ጎሳ ደግሞ በህንድ ሀገር እየተገኙ ወደ እስራኤል እየመጡ ነውና አሁን እነዚህ የእስራኤል ወገኖቻችን መሆናቸው ለማረጋገጥ ምን መደረግ አለበት ለታስባለ
1: በጣም አመሰግናለሁ እንግዲህ እነሱ 17ኛው ክፍለ ዘመን ብለው የገለጹት እንግዲህ እንደነሱ መረጃ ነው ግን ጥናት ያስፈልጋል የተለየ ጥናት ያስፈልጋል እንደኔ ግን እይታ የተለያዩ መጽሐፎችን እንደማንበብ በሁሉ ባጤዎች ዘመን ባጤ ዳግማዊ ኃይለ ዳግማዊ ምኒልክ ሳይቀር ባጤ ኃይለ ሥላሴ ሳይቀር በቅርብ ወደ ክርስትና የገቡ ወገኖች አሉ ከነሱ ከሰሜን ሸዋ ምራሱ አህያፈጅ የሚባል ቦታ ፈላሾች ወደ ክስትና እንግባ ብለው ጠየቁ ምን ይሻላል ብለው ያካባቢ አስተዳደር ያስተላለፉት መረጃ አለኝ ከኔ ማለት ነው እና እነሱ 17ኛው ክፍለ ዘመን ብለው የገለጹት ትንሽ አርቀውታል እንደነሱ መረጃ ነው ነገር ግን በሁሉም አጼዎች በቅርብ ከ19ኛው ክፍለ ዘመን ወዲህ የገቡት ራሱ አሁን በመገለል የሚኖር ከማህበረሰቡ ጋር የማይከላከሉ በሁሉም አጤዎች አጤ ቴዎድሮስ አጤ ዮሐንስ አጤ ምኒልክ ቀዳማዊ ኃይለ ሥላሴ በእነዚህ ዘመናት ሁሉ ከግብጽ ባባታት እየመጡ ወደ ክርስትና እንዲገቡ በውድም በግድም ብዙ አስገዳጅ ሁኔታዎች ነበሩ እና እነዚህ ወገኖች በአሁኑ ሰዓት በላስታም በዋግም በየትኛውም ቦታ የሚኖሩት ባለጅ ጠቢባን በሚል ስም በአካባቢው በመገለል ነው የሚኖሩት በጥበባቸው ነው የሚኖሩት ከየትኛውም ማህበረሰብ ጋር አይቀላቀሉም ይሄን እላለሁ ወንድሞቼ
0: አሁን እንዳልተታስበው አሁን እስራኤል ሀገር ከመጣን የኢትዮጵያ በእስራኤል መካከል በኢትዮጵያ በተለያዩ ቦታዎች የቀሩ እና የእስራኤላውያን ወገኖች ናቸው ተብለው የሚታመኑ አሁን በሰሜን ሸዋ ቀጭኔ በተባሉ አካባቢ ያሉት አሁን የእስራኤል ነን ብለው ራሳቸውን ይጠራሉ። ይህን በተመለከተ እንደው ዘመዶቻቸው አሉ ወይ? እስራኤል ሀገር
1: እስራኤል ሀገር እንግዲህ እነሱ ጋር የተዋወቁት በደራሲ ዳንኤል በለጣ አማካኝነት ነው። የጠቢባን ታሪክ በሚለው ነው እነሱ ጋር የተዋወቁት። ከዛ በፊት አላውቃቸውም፣ ግን በስመ ባለጅ ጠቢባን በሚል ነው ከነሱ ጋር የተገናኘ ነው። የኛ እኔ ማውቀውን ስናገር ባለጅ ጠቢባን ከጎንደር አዲስ ዘመን ሊቦ ከምከም ይሄ ከምከም ቃሮዳ ተከዚን ተሻግሮ ዋክምራ ላፍታ በሙሉ ባለጅ በሚል ስም በጣም ግፍና መከራ እየደረሰባቸው ያሉ ወገኖች አሉ። በስሙ ነው እያልኩ ያለሁት።
0: እኛም እኮ አቶ ካሳሁን አስናቀው መንግስቴ እኛም ከአርባ ዓመት በፊት ከዛ በፊት ከዛሬ አምሳ ዓመት ከዛ በፊት ወደ ሰሜን ኢትዮጵያ በእስራኤላውያን በሚኖርባቸው ገጠር መንደሮች የምሩቅ የዩኒቨርሲቲ ምሩቆች አንትሮፖሎጂ የህብረተሰብ ተመራማሪ አጥኚዎቹ ናቸው እንደ ዶክተር ፌትሎቪች የመሳሰሉ እነሱ ናቸው ተዛው ጊዜ አብረው ከማህበረሰቡ ጋር በመሆን የሃይማኖት የእስራኤል ሃይማኖት ስርዓት እንዴት እንደምናከብር ከተከተሉ በኋላ ነው። እስራኤላውያን ለብዙ ዓመታት በዓለም ለተበተነው ለስደት ከተበተነው ይሁዲ ርቀን ነበርና እነሱ ናቸው ከዓለም ህዝብ ያስተዋወቁንና አሁን ላይ ሁነን ደግሞ የቀሩትን በል ከኢትዮጵያ ምድርም በሩዋንዳም ደግሞ እንደው እስራኤላውያን የሚል ማህበረሰብ አሉና የነሱ የነዚህ ምሁራን ጥናት አስፈላጊ ነው ብለህ ታስባለህ ወይ?
1: በትክክል እንግዲህ በእስራኤል ሀገር ብዙ ከላስታ ከዋግምራ ከስሜን ወሎ የመጡ ብዙ አዛውንቶች አሉ፣ ሊቃውንቶች አሉ፣ የሃይማኖት አባቶች አሉ። እነዚህን ወገኖች ሰብስቦ አደራይቶ ጥናት እንዲደረግ ቢሆን ጥሩ ይመስለኛል። እኔ ስለ ሩዋንዳ ስለ ምናምን የሚለው ብዙ ርቀት ስላለው ስለዛ የምናውቀው ሁኔታ ያለ እኛ የምናውቀው ቤተሰቦቻችን ከአንድ ፎቅ ከአንድ ቢኒያል ማንነታቸው በደንብ ሳይጠራ አብረው ተቀላቅለው የመጡ ወገኖች አሉ። አዎ፣ ዶክተር ያዕቆብ ፋይትሎቪች እሱንም ደራሲ ዳንኤል በለጣ አማካኝነት ነው እሱንም ታሪክ በደንብ ማወቅ የቻልኩት። ነገር ግን ወገኖቻችን ምናልባት አባቶቻቸው ሃይማኖታችሁን እንዳትቀይሩ ወደ ክርስትና አገባችሁ አይሁድ እንደዚህ ነው ብለው ሊሰበኩ ይችላሉ፣ ወይንም መሬት ለማግኘት በተለያየ ሁኔታ አንዱ አባቱ አልመለስም ወደ ህገ ኦሪት አልመለስም ብሎ ቢያስቸግር የልጅ ልጁ አሁን መከራ እየበላ የተለያየ ችግር እየተጋፈጠ ነው ያለና መደራጀት ያስፈልጋል። እስራኤል ሀገርም ከመጡ በኋላ ወደ ተለያየ ሃይማኖት እየሄዱ ከሚያስቸግሩ ወገኖቻችን አደራጅተን በማንነታቸው ወደ ህዝበ እስራኤል እንዲቀርቡ ወደ አባታቸው ሃይማኖት እንዲመለሱ ማድረግ ያስፈልጋል ብዬ አስባለሁ። እንዲሁም በአዲስ አበባ በጣም ብዙ ሆካሽቡት የሚመለከታቸው ወገኖቻችን ሁሉ ከዚህ ከጠቢባን ጋር ተጋብተው ያሉ ወገኖቻችን የምናውቃቸው አለ፣ ብዙ መረጃ አለን ለማለት እፈልጋለሁ።
0: ይህም እንዲህ እንዳለ የማህበራዊ ታጋይ እንደመሆን መጠን እንዲህ እንግዲህ በስደት እስካሁን የተበተነ ይሁዳውያን እሱን ወደ ታሪካዊት የቅድስቷ ምድር ወደ እስራኤል ሀገር እንዲመለሱ በስደት ዓለም ላይ ያሉ ምን ማድረግ ይቻ? ይሄ ራሱ በዚህ አይነት በጽዮናዊ የቤት የአገር ፍቅር እንቅስቃሴ የሚያደርጉ ጽዮናውያን አሉ። ታጋዮች አሉ። እና እንዳንተ እንደማብራዩ ታጋይ ምን ታስባለ በቀጣይነት?
1: በቀጣይነት ያለን ህልውናችን ማጠናከር ነው፣ መደራጀት ነው፣ ወገኖቻችን ማቀፍ መደገፍ ነው። ወገኖቻችን ወደ ማንነታቸው ለመመለስ የሚፈልጉትን ማቅረብ ማደራጀት ነው። ይሄ የጋራ ህልውናችን ማጠናከር ነው። ህዝበ እስራኤል እንደ ህዝበ እስራኤል መደራጀት አለብን። በተለያየ በኢትዮጵያ ሰፊ ሀገር ነው። በተለያየ ቦታ የተለያየ ስም ይሰጣቸዋል። ፈላሻም ይባሉ፣ ካይላም ይባሉ፣ ጠቢብም ይባሉ፣ ባለጅም ይባሉ፣ ጠቢባን የተለያየ ሁኔታ ቢሰጣቸው እንደ አካባቢ ለምሳሌ ራሳቸው እንዲናገሩ ማቅረብ ይቻላል። በአጼ ኃይለ ሥላሴ ዘመን ከወሎ ከላስታ ወደ ጋሞ ጎፋ ሄደው ወደ 27 አባወራ ነው ወደ እስራኤል ሀገር የመጡ ወገኖች አሉ። እንደዚሁም በ1977ም እንደዚሁ ተሰደው ሲሰደዱ ካሉበት ቦታ ነው የሚቀመጡት። እነዚህን ወገኖች እየፈለግነ ማደራጀት ማቀፍ ያስፈልጋል። መግፋት አያስፈልግም። እኛ ነን ለወገኖቻችን ያለናቸው። ማንም ሊታደጋቸው አይችላቸውም። እኛ ነን ልንረዳቸው የምንችለው ላለሁ።
0: አዎ፣ እዚህ ላይ እንግዲህ በአስተያየት ልዩነት በአንድ ርዕሰ ጉዳይ ላይ ሁሉም ተመሳሳይ ሁሉን ሀሳብ ይቀበለዋል ሳይሆን አስተያየት ይቀርባል። ለምን ሁላችን በስደት ዓለም ስለነበርነ ብዙ ያሳለፍነው ነገር አለ፣ ግፍና በደልም ያሳለፍነው አለ። በቅርብ የምታቀርበው ሰው ሲያከታትልህ የነበረ ሰው ከጊዜ በጊዜ ቀላል ነገር አልነበረም። በአብዛኛው አብላጭ በሆነው የሃይማኖት ተከታይ በኢትዮጵያ የክርስትና ሃይማኖት ተከታይ በሰሜን ኢትዮጵያ የነበረ የቤተ እስራኤል ማህበረሰብ ደግሞ ቁጥር አናሳ እንደነበረ ቅርብ ጊዜ ትዝታችን ነው። እና አሁን ላይ ሁነን ያን መከራና ስቃይ ተጋፍጠን ወደ እስራኤል ከመጣን በኋላ የተቃውሞ ነገር ሰማን። ለምን ይህን ብሎ እንትን ማለቱ መተቸት ይቻላል፣ ግን ከምን ተነስቶ ነው ምክንያቱ ምንድን ነው የሚለውን ደግሞ ዞር ብለን መመልከት አለብን። አቶ ካሳሁን፣
1: እውነት ነው እውነት ነው። እንግዲህ አባቶች ከልብ ይቅርታ ሊያደርጉላቸው ይገባል ለእነዚህ ወገኖች። እውነት ነው የዳኑ መስሏቸው በክርስትና ተሰብከው ወገኖቻቸው አብረው ሊያገሏቸው ይችላሉ። ይሄ ስሜት ትክክል ነው። ይሄ ይረዳኛል። የራሳችን ቤተሰቦችም ነበሩ። ይሄ ይገባኛል። የዳኑ መስሏቸው በወቅቱ ተሰብከው ይሄ ሰንበቴ ድግስ ምናምን የሚባል ከግብፅ የመጣ ጳጳሳት እየሰበከ ከኢትዮጵያ ድህነት ጋር የተያያዘ ነው። ቢሆንም ወገኖቻችን ይቅርታ ሊያደርጉ ለወገኖቻቸው እንደ ኦሪቱ እንደ ነቢያቱ ይቅርታ ሊያደርጉላቸው ይገባል። ቂም አያስፈልግም። ይቅርታ ነው ሊፈውሰን ሊያድነን የሚችለው። እንዲያ ካልሆንማ በተለያየ ምክንያት እየተሰበኩ እኮ ከመጣን በኋላ እኮ ወደ ተለያየ ሃይማኖት እየገቡ እያየነ ነው።
0: ይገርምሃል፣ አቶ ካሳሁን ይገርምሃል፣ ወደ ማጠቃለያ ስንመጣ ነው በስደት ዓለም ዩዳያን ለምሳሌ በሁለተኛው ዓለም ጦርነት ጀርመን ዩዳያን ከስድስት ሚሊዮን በላይ የሚሆኑ ዩዳያን በግፍ ጨፈጨፉ አረመኔ ናዚዎች። አሁን በዚያን ጊዜ በጦርነቱ ሁለተኛ ጦርነት አምስት ዓመት ያህል ነው የተካሄደውና አሁን ከሌ ብዬ ባልገልጸው በዛን ጊዜ በጣም ጨካኝ የሆነ የጀርመን ናዚዎች ክፍል ነበረ፣ ወታደራዊ ክፍል ነበረ። ከነሱም መካከል በስቃይ የነበረ ይሁዲ ናዚ ነበረ። ገብቶሃል? በስደት ላይ ግን የተጋፈጥነው ነገር ስለሆነ ያንን ግን ሰውየውን ባይገለጽም እንደዛ ብሎ በህይወት የወጣ ሰውዬ እንደነበረ ይነገራል። እና አሁን ላይ እውነተኛ ታሪኩን መመርመር መጠናት እንዳለበት በዛ ላይ ማተኮር አለብን አይደል? እንግዲህ ማጠቃለያ
1: እንግዲህ እሾህን በእሾህ ለማጠቃለያ ያህል ምስዮናዊ ዓለም ሌሎችም የሚጠቀሙብን እሾህን በእሾህ ነው የሚያደርጉት ማለት ነው። እሾህን በእሾህ ሲባል ምንድን ነው? ከራሳችን ወገን ራሳችን አማሊቃውያን ይመለምኑና ወገኑን እንዲያጠቃ ያደርጋሉ። ይሄ ደግሞ የዳነ መስሎት ራሱን የሚጎዳ እና ስለዚህ ይቅርታን የሚያስፈልገው ለማለት ፈልጋለሁ። እግዚአብሔር ያክብርልኝ ስለጋበዛችሁኝ።
0: እሺ፣ በጣም እናመሰግናለን አቶ ካሳሁን አስናቀው መንግስቴ፣ የማህበራዊ ታጋይ። መልካም ውሎ።
1: መልካም ውሎ። ሰላም ሰላም።

የተከበራችሁ አድማጮቻችን 7 ሰዓት ነው ፕሮግራማችን የጧቱ መጠናቀቁ ስለሆነ ለበፊት ለቴክኒክ ባለሙያችን ለናቲ ብላንኬት ምስጋና ከኮምፒውተር ላይ ሱራሱ የሙዚቃ መረጥ አደረገና ጥሩ ሙዚቃ ነው ያስደመጠን ያለው ናታን ብላንኬት ተደራባ የተከበራችሁ አድማጮቻችን የጧት ፕሮግራም ያስተናገድኳችሁ ይሻያው ደጉ ነኝ። እንግዲህ ቀን ልክ አንድ ሰዓት ላይ በሰላም ያገናኘን ተባረከ ቀን ለሁላችንም ናቆይታ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ሄለት ማክሰኞ የከሳት ባለው ፕሮግራማችንን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ዛሬ ለቱ እንደ አብራን ዘመን አቆጣጠር የምሽልሺ ካፍ ቤት በታሙስ ታፍሽን ፔባብ ሲሆን እንደ አውሮፓን ዘመን አቆጣጠር ደግሞ ጁላይ 7 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 30 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻዩ ደጉና ሰጠኝ ዘመነነን። አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የትምህርት ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻዩ ደጉ ይቀርባል።
1: ሰጠኝ ዘመነ አመሰግናለሁ። አርዕስተ ዜና፣ የገንዘብ ሚኒስትሩና የፍትህ ሚኒስትሩ መንግስት ለከፍተኛው ፍርድ ቤት ውሳኔ እንደማይገዛ ካስታወቀ በኋላ ፍርድ ቤቱን በኃይለኛ ቃላት እየተቹት ነው። የእስራኤል ቤቴኑ ፓርቲ ሊቀመንበር አቢጊዶ ሊበርማን እንደተናገሩት በናታንያሁ እና በዙሪያቸው ባሉ የዘራፊዎቹ ቡድን የተቀሰቀሰውን ህገ መንግስታዊ ቀውስ የምርጫ ቅስቀሳቸው አካል ነው አሉ። ጀርመን ለያድ ቫሻም ቤተመዘከር የምታደርገውን የገንዘብ ድጋፍ በአምስት እጥፍ ታሳድጋለች ተባለ። የመንግስት ምክር ቤት ክነሴ ትናንት ምሽት በሊኩድ ፓርቲ የፓርላማ አባል አሪኤል ኪልነር ያቀረቡትን የጥቅምት ሰባት እልቂት የሚመረምር ብሔራዊ መርማሪ ኮሚቴ የህግ ረቂቅ በመጀመሪያ ንባብ አጸደቀ። ጥቅምት ሰባት ቤተሰቦችን የተገደሉባቸው እና የተጠለፉባቸውን ጨምሮ የሚያስተባብረው የጥቅምት የምክር ቤት ወይም ወጽት ኦክቶበር ባወጣው መግለጫ በፖለቲካው የሽፋን ኮሚቴ የህግ ረቂቅ በማለት ተቃውሞውን ገለጹ። በሶሪያ ይፋዊ ጉብኝት በማድረግ ላይ የሚገኙት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ባረፉበት ሆቴል አቅራቢያ በደማስቆ ሁለት ፍንዳታዎች ተከሰቱ። በተላቪቭ ያፎ የሚገኘው ጉድ ፋርም ቅርንጫፍ የስራ ፈረቃ ኃላፊዋ ሰራተኞች በአረብኛ ቋንቋ እንዳይናገሩ የሚከለክል አጠቃላይ መመሪያ በዋትሳፕ ላይ ማስተላለፋቸውን ቀውስ የሆነ ውዝግብ እናስከተለ የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። የመንግስት ምክር ቤት ወይም ክነሴ ትናንት ምሽት በሊኩድ ፓርቲ የፓርላማ አባል አርኤል ኬልነር የቀረበውን የጥቅምት ሰባት እልቂት የሚመረምር ብሔራዊ መርማሪ ኮሚቴ የህግ ረቂቅ በመጀመሪያ ንባብ አጸደቀ። የተቃዋሚ ፓርቲዎች ድምፅ ለመስጠት ወደ ክነሴት አዳራሽ ውስጥ አልገቡም። የተቃዋሚ ፓርቲዎች ሊቀመንበር ያይር ላፒድ ተቃዋሚዎቹም አላማው ከሁለተኛው የዓለም ጦርነት ማግስት በይሁዳውያን ህዝብ ላይ የደረሰውን ታላቅ አደጋ መመርመር፣ ማደናቀፍ፣ እውነቱን መሸፈን በሆነ የሐሰት ትዕይንት ላይ ነው በማለትም የመንግስት ላይ ከባድ ተቃውሞ ሰንዝረዋል። የጥቅምት ሰባት ቤተሰቦችን የተገደሉባቸው የተጠለፉባቸውን ጨምሮ የሚያስተባብር የጥቅምት ምክር ቤት ባወጣው መግለጫ በፖለቲካ የሽፋን ኮሚቴ የህግ ረቂቅ ላይ በመጀመሪያ ንባብ ድጋፋቸውን የሰጡ የፓርላማ አባላት በሙሉ ይህ ድርጊታቸው ለተጎጂ ቤተሰቦች ሁለተኛ የልብ ስብራት መሆኑን ማወቅ አለባቸው ይላሉ። የድርጅቱ አክሎ ምንም አይነት ህግ የመንግስትን የጥቅምት ሰባት ውድቀት ኃላፊነት ሊያብስ እንደማይችልና በመጨረሻም እውነተኛ የመንግስት መርማሪ ኮሚቴ መቋቋም እንዳለበትም ተናግረዋል። የመንግስት ዋና ጸሐፊ ዮሴፍ ፎክስ ትናንት ምሽት እንዳስታወቁት የሀገር ውስጥ ደህንነት ሻባክ መስሪያ ቤት በአረብ ማህበረሰብ ውስጥ የሚያስተዋውለው ያለውን ወንጀል ለመዋጋት የግማሽ ሚሊዮን ሸቄል የተመደበ በጀትን እንዳለ ገለጹ። መንግስት በብሔራዊ ደህንነት ሚኒስትሩ ኢታማር ቤንግቪርና በማህበራዊ እኩልነት ሚኒስትሩ ማይ ጎላም አነሳሽነት የቀረበውን ይህንን እርምጃ በሚያወጣው በመጩ እሁድ ያጸድቃል ተብሎ ይጠበቃል። የእስራኤል ቤተኑ ፓርቲ ሊቀመንበር አቪግዶር ሊበርማን የጥምር መንግስት በፍርድ ቤት ላይ የሚያደርገውን ጥቃት ከፖለቲካዊ ፍላጎት የመነጨ ነው ሲሉ እንዲህ ብለው ተናግረዋል።
3: נתניהו וכל להקת השודדים סביבו כל מה שהם רוצים לנהל מערכת בחירות על נושא משפטי הם מייצרים כרגע משבר חוקתי כחלק מהקמפיין זה ברור שאתה יודע מבחינת הגיוס קולות בימין הנושא עימות עם בגד זה דבר הכי חם
1: የክነሴት አባል ሊበርማን እንደተናገሩት ናታንያውና በዙሪያው ያሉ የዘራፊዎቹ ስብስብ በሙሉ የሚፈልጉት በህጋዊ ጉዳይ ላይ የምርጫ ቅስቀሳ ማድረግ ብቻ ነው። በአሁኑ ጊዜ የህገ መንግስት ቀውስ እየፈጠሩ ያሉት የቅስቀሳ ማዕከል አድርገው ነው። በቀኝ ክንፍ ድምጽ ለማሰባሰብ ከከፍተኛ ፍርድ ቤት በኃይል ቃለ ጋር በኃይለ ቃል ጋር መጋጨት በጣም በሆይ ተብሎ የህዝብን አመለካከት ትኩረት ድጋፍ ለማግኘት ነው ብለዋል። በያፎ ተላቪቭ ያፎ ሰፈር በሚገኝ ጉድ ፋርም ቅርንጫፍ የፈረቃ ኃላፊዋ ሰራተኞች በአረብኛ ቋንቋ እንዳይናገሩ የሚከለክል አጠቃላይ መመሪያ በዋትስአፕ ላይ ካሰራጩት በኋላ በከተማዋ ከፍተኛ ውዝግብ ተቀስቅሷል። በመልእክቱ ላይ እንደተጠቀሰው ይህ ድርጊት አሰቃቂ ክስተት ትራውማ ላለባቸው ሰዎች ጉዳት ሊያደርስ ስለሚችልና ኃላፊዋ በአረብኛ ቋንቋ ምክንያት ደንበኞችን የማጣት ምንም አይነት ፍላጎት እንደሌላት ተገልጿል። ቀላቀበያችን ኢራን ሲንገር እንዳስተላለፈው ይህ መመሪያ በዚች በሁለቱም በእስራኤላውያንና በአረቦች ማህበረሰቦች በጋራ በሚኖሩባት ከተማ ውስጥ ከባድ ቅሬታዎችን አስከትሏል። ትናንት የአረብ ማህበረሰብ አባላትም በጉድ ፋርም የፋርማሲ አውታር ላይ የዋጋ ማዕቀብ ለመድረግ ለመጣል መልእክት አስተላልፈዋል። ለዚህ ምላሽ ሲሰጥ ጉድ ፋርም ተቋም የተከተለውን ይህም ሁኔታ ለማረጋጋት ከፍተኛ ጥረት እያደረገ ነው። የው ኩባንያ ወይም ድርጅት ጉድ ፋርም የተሰኘው ተቋም እንደሚለው ከሆነ ከበዚህ በተቋሙ ከ1200 በላይ የተለያዩ ማህበረሰብ አባላትን ቀጥሮ እያሰራ ነው። ቢሆንም ከሰራተኞቹ መካከል አንድ ሰው ስህተት ቢፈጽም ሁሉንም ድርጅቱን በጎ ስራ ማውገዝ ተገቢ አይደለም፣ መረጋጋት ያስፈልጋል ይላል። ፖሊስ በአረብ ማህበረሰብ ውስጥ ባሉ የወንጀል አካላት የኢኮኖሚ ክንፍ ላይ ለመዋጋት በዚህ ሳምንት በሰሜኑ ክልል ሰፊ ዘመቻ እያካሄደ ነው። በርካታ የፖሊስ አባላት የድንበር ጠባቂ ፖሊሶችና የብሔራዊ ጥበቃ ተዋጊዎች ከሌሎች በአስርት የሚቆጠሩ ባለስልጣናት ተወካዮች ጋር በመሆን በጋሊል በሚገኙ ግቢዎች የንግድ ተቋማት ላይ ድንገተኛ ፍተሻ እያደረገ ነው። የፖሊስ ዋና አዛዥ ዳኒ ለዊ የእንቅስቃሴውን ሂደት በቅርብ ለመከታተል ዘምተዋል እንዲህ ብለው ተናግረዋል።
4: ומנעים את הכלכלה של הפשיעה, שם אנחנו צריכים להיות.
1: የፖሊስ ጠቅላይ አዛዥ እንደተናገሩት ከሆነ ሽብርተኝነትን የምናሸንፈው ወንጀልንም የምናሸንፈው ገንዘቡን በመውሰድና የኢኮኖሚ ምንጮችን በመዝጋት ነው። እኛ ወደ ባህሪ ሐራሪ እና ከዛ ገንዘብ ወደ የሚቀበሉበት በቢሊዮኖች የሚገመት የወንጀል ኢኮኖሚ ዝውውር ለማስቆም ፖሊስ ሰራዊትም ጥረ ዘመቻውን አጠናክሮ ይቀጥላል ብለዋል። በሶሪያ ጉብኝት በማድረግ ላይ የሚገኙት የፈረንሳይ ፕሬዚዳንት አማኑኤል ማክሮን ባረፉበት ሆቴል አቅራቢያ ደማስቆ ሁለት ፍንዳታዎች ተከሰቱ። አልጃዚራ እንደዘገበው ሁለት የተቀበሩ ፈንድ ቦምቦች ፈንድተዋል። ቃል አቀባያችን ሽሞን ሚጃ እንደገለጸው እንደ የመጡት መረጃዎች ከሆነ ፕሬዝዳንት ማክሮን ፍንዳታው ከመከሰቱ ከ15 ደቂቃ ያህል በፊት ሆቴሉን ለቆ ወጥቷል። በቻይና የሚገኝ አንድ ፍርድ ቤት ላለፉት 3 አመታት ያህል $352 ሚሊዮን ጉቦ በመቀበል ጥፋተኛ የተባለም የቀድሞ ከፍተኛ ባለስልጣን የሞት ፍርድ ፈረደበት። የ69 አመቱ ያንግ ከዚህ በተጨማሪ በሕገ ወጥ መንገድ የተገኘን ገንዘብ ሕጋዊ ማስመሰል፣ የገንዘብ ማጭበርበር፣ እምነት ማጓደልና በሌሎች ወንጀሎችን ጥፋተኛ ሆኖ ተገኝቷል። በመጨረሻም የአየር ጸባይ ሁኔታ ዛሬ ከሰነበተው ቀዝቃዛማ ነው። እንዲያውም ከዛሬ ነገም የሙቀቱ መጠን ይቀንሳል፣ ቀዝቃዛማ ይሆናል ያሉን የአየር ጸባይ ተመራማሪዎቹ ሰጠኝ። ዜናው እስከዚሁ ነው።
2: ሻያው ለዜናው እናመሰግናለን።

0: በመቀጠል እንግዲህ ባልደረቦቼ ሰጠኝ ዘመነ ወርቅነሸት ይህን ወቅታዊ ዘገባ በቀጣይነት እንተነትን እንመለከታለን እና ለዛሬው የወቅታዊ ዘገባዎች የሚከተሉ ሲሆኑ በመጀመሪያ የምንወያይበት በአሁኑ ሰዓት ወርቅነሽ በመንግስትና በጠቅላይ ፍርድ ቤት መካከል ያለው አለመግባባት በጨመሩ እንዴት ይፈታ ይሆን? ወርቅነሽ
1: እንዴት ይፈታ ይሆን አይታወቅም። እንዴት እንደሚፈታ ግን አሁን ስላለው አለመግባባት እንዳልከው መነጋገር ይቻላል። አለመግባባቱ እየተካረረ ይሄደ ይመስላል። እንግሊዝ ሰሞኑንም ስንነጋገር እንደሰነበት ነው እንደሚታወቀውም መንግስት ራሱን የቻለ የስልጣን አካል ነው። ፍርድ ቤትም እንደዚሁ ራሱን የቻለ የስልጣን አካል ነው። ሌላው ደግሞ ሶስተኛው ክነሴቱ ነው ህግ የሚያጸድቀው። አሁን መንግስት ስራ አስፈጻሚው አካልና ህግ ተርጓሚው አካል ፍርድ ቤቱ ነው እየተከራከሩ በመካከላቸው ትልቅ አለመግባባት እየተፈጠረ ያለው። እንደምናስታውሰው መንግስት ከፍተኛው ፍርድ ቤት ባጋጽ ያስተላለፈውን ውሳኔ አናከብርም ብለዋል። በተለይ በግል መገናኛ አውታሮች የግል የቴሌቪዥን ጣቢያዎችን በሚመለከት የነዚህን ቴሌቪዥን ጣቢያዎች አጠቃላይ የግል መገናኛ አውታሮችን ሁኔታ የሚመለከተው መማክርት ቤት ስልጣኑን ተጠቅሞ የተለያዩ ውሳኔዎችን እንዲወስን ከፍተኛው ፍርድ ቤት ያጸደቀውን ውሳኔ መንግስት አንቀበልም ብሎ የመገናኛ ሚኒስተሩ የመገናኛ አውታሮች ሚኒስተሩ ሽሎሞ ካሪና የህግና ፍትህ ሚኒስተሩ ያሪ ለቪን በጻፉት ደብዳቤ በግልጽ አስታውቀዋል። ኮሚቴውም የሚወስነውን መማክርት ቤት የሚወስነው ውሳኔ ተግባራዊ አናደርግም፣ የከፍተኛው ፍርድ ቤት ውሳኔም አናከብርም በማለት ያስተላለፉት ውሳኔ እንደምናስታውሰው ከባድ ውዝግብን በሀገራችን ፈጥሮ ውሎ አድሯል። አሁን ከፍተኛው ፍርድ ቤት ደግሞ ዛሬ ጧት እንዳስታወቀው ምንድን ነው ያለው? መንግስት የፍርድ ቤቱን ውሳኔ አለመቀበል ማለት ያው እንግዲህ ስርዓት አልበኛነትንም ይፈጥር ነው በሀገራችን፣ ዲሞክራሲውንም የሚያናጋ ነው። በዚህ በተጨማሪ ግን የህዝብ ተመራጮች የህዝብ ተወካዮች እንግዲህ ሚኒስተሮች አጠቃላይ የክነሴት አባላትን የሚያካትትና የሚመለከት ነው። እነሱ በአንዳንድ ስልጣን ላይ ያሉ በሚነሳባቸው ክስ የመከላከል መብት አላቸው። ሐሲኑት ያው እንደ ፍርድ ቤት እንዳይቆሙ የተለያዩ ቅጣቶች እንዳይቀጡ አሁን እዛ ላይ ጉዳት ያደርሳል። ከፍተኛው ፍርድ ቤት ውሳኔውን ካልተቀበሉ ውሳኔውን አለመቀበላቸው እነሱንም ጭምር ሊጎዳ የሚችል ውሳኔ ነው። ስለዚህ ይሄ ሐሲኑት ወይም የመከላከል መብታቸውንም የሚጎዳ ነው የከፍተኛው ፍርድ ቤት ውሳኔ አለማክበራቸው የሚል ውሳኔ አስተላልፈዋል። መንግስትን እንግዲህ በጣም እያስቆጣ ያለው ይሄ ፍርድ ቤት ውሳኔ ነው። ምክንያቱም የመንግስት የህዝብ ተመራጮች ተወካዮች የመከላከል መብታቸው ካልተጠበቀላቸው ለክስ እንዳይቆሙ ወይም እንግዲህ በቀላሉ ማንኛውም ጉዳት ፈጠሩ ተብሎ ለሚቀርብባቸው አቤቱታና ክስ ሁሉ ለቅጣት እንዳይወሰንባቸው ይሄ የመከላከል መብት ከተነሳ ወይም ተግባራዊ ካልሆነ ምንድን ነው እያሉ ያሉት አሁን በጸሌል ስሞትሪች ሌሎች ሚኒስትሮችን በአጠቃላይ እንደው የእሳቸው ስም ተጠቀሰ እንጂ ይሄ ማለት እንግዲህ ማንኛውም ወንበዴ ጥይት በፖስታ አሽጎ ወደ መንግስት መስሪያ ቤቶች እንዲልክ የሚፈቅድ ነው፣ ዛቻ ነው። ከፍተኛው ፍርድ ቤት በመንግስት ተወካዮች ላይ ከፍተኛ ዛቻ እየዛተ ነው ያለ። ሌላም ችግር መኪናችንን ቤንዚን ተርከፍክፎ ሊቃጠል ይችላል እና ወንበዴዎች እንደፈለጉ እንዲያደርጉ ነው በመንግስት ተመራጮች ላይ በህዝብ ተወካዮች ላይ ከፍተኛው ፍርድ ቤት ይሄን አቅጣጫ ነው እየሰጠ ያለና ጉዳቱ ከባድ ነው እየተባለ እንግዲህ የፈጠረው ውዝግብ እዚህ ድረስ ደርሷል። ከባድ ነው ያለው ሁኔታ።
0: ሰጠኝ ዘመነ ከዚህ ጋር በተያያዘ በዲሞክራሲ ስርዓተ መንግስት በእርግጥም የሚታወቀው አብላጭ ድምፅ የተመረጠ አካል መንግስት ይሆናል። በዚሁ ከዲሞክራሲ ደግሞ አብሮ የሚሄደው ምንድን ነው? አብዛኛው አብላጭ የሚመረጠው ደግሞ ንዑስ ትንሹን ብሔር ብሔረሰብን በለው ትንሽ ወይም ድሃት ዝቅተኛው አካልን መደፍጠጥ መብቱን መንፈግ የተከለከለ ነው፣ ሊከበርለት ይገባል በሚል አሁን መንግስት የመንግስት ሚኒስትሮቹ የህግ መደንገጊያ የክነሴት አባላት በህዝብ ምርጫ ነው የሚመረጡት እና የፍርድ ቤት ዳኞች ግን ያው በህዝብ ሰፊው ህዝብ አይደለም የሚመረጡ። አሁን እንዴት ነው ይህን ሁኔታ ስንግተዋለህ?
2: አሁን ችግሩ ምንድነው? አሁን ዲማ የተላዩ አስተዳደር አይነቶች አሉ አይደል? ባለም ላይ ዲሞክራሲ የተሻለ ነው እንጂ ዲሞክራሲ እኮ ሙሉ በሙሉ ጥሩ ስርዓት ነው ማለትም አይደለም። ክፍተቶች አሉበት። ግን በዲሞክራሲ ትልቁ ነገር ምንድነው? ችግሮችን መፍታት የምትችለው በህግ ፊት ነው። ህግ ፊት አቀርበህ ትከራከርበታለህ። ትክክልም ሊሆን ትክክልም ላይሆን ይችላል። አንዳንድ ጊዜ በዲሞክራሲ መልክ የሚሰሩ ስራዎች አሉ፣ ሽፋኖች ተደርገው እና አሁን አጠያያቂው ነገር ፍርድ ቤት የሚወስነውን ነገር መንግስት ተግባር ላይ ማዋል አለበት ነው። መንግስት ደግሞ እኔ የማጸድቃቸውን ነገሮች ፍርድ ቤት ይሽራል ነው ትልቁ ችግሩ። ሁለቱ አለመግባባት ያቸው የመጣ ትላንትና በቴሌቪዥን ጣቢያው በምናምን በሚነሳው ብቻ አይደለም። ካሁን በፊትም በፍርድ ቤት አሰራር የመንግስት አካላት ደስተኛ አልሆኑም እና ያ መስተካከል አለበት ብለው ነው ይሄን ለውጥ ለማድረግም እንቅስቃሴ ሲያደርጉ የነበረው እና ያ የመጣ አሁን አንዱ ያንዱን ቃል አልሰማልና የግድ ፍርድ ቤትና መንግስት ተቻችለው ማይሄዱ ከሆነና ችግሮችን ማይፈቱ ከሆነ አንድ ውሳኔ ሲወሰን በመንግስት በኩል ፍርድ ቤት የሚሽረው ከሆነ ፍርድ ቤት ደግሞ የመንግስትን ሁኔታ ማጸድቅ ከሆነ ህግም ማርቀቅ የሚችለው ክኔሴቱ ከሆነ ያንን ደግሞ ከህግ አንጻር ያስኬድ የሚል ከሆነ ብዙ ችግሮች ይመጣሉ። ነገር ግን መቻቻልና እዚህ ላይ ማሰሪያ ሊያበጁለት ይገባል። በቀጣይ እንግዲህ መንግስታት ችግሩን ካልተፈታ አሁን በጻሌል ስሞትሪች እንደሚናገሩት የፍርድ ቤት ፕሬዝዳንቱም እንደተናገሩት የከፍተኛው ፍርድ ቤት ፕሬዝዳንት ምንድን ነው እና ሁለት ዳኞች በዲሞክራሲ ሀገር የፍርድ ቤት ውሳኔ መከበር አለበት። ይህ ካልሆነ ሌላ ይዘት ይኖረዋል፣ ሌላ ችግር ያመጣል። የፍርድ ቤትን ውሳኔ አለመቀበል የዲሞክራሲን መሰረት ያናጋል ነው ያሉ እና በዚህም በማይተገብሩት ላይ ችግር ይፈጥራል ያሉበት ሁኔታ ደግሞ እነሱ ደግሞ የገንዘብ ሚኒስትሩም የህግና ፍትህ ሚኒስትሩም በጣም ተቃውመዋል። ዛቻ ነው፣ በፖሊስ መመርመር አለበት የፍርድ ቤት ፕሬዝዳንቱና ሁለት ዳኞች የጠቅላይ ፍርድ ቤት። እዛም ደግሞ የህግና ፍትህ ሚኒስትሩ እነዚህ ዲክታተሮች ናቸው ነው ያሏቸው። አምባገነኖች ናቸው፣ የህዝብ እምነት ሲያጡ አሁን ወደ እኛ መጡ ብለው በትልቅ የወረፉበት ሁኔታ መቋጫ ከሌለው ዞሮ ዞሮ ወደ ህብረተሰቡ ችግር ነው የሚፈጠርና
0: ክርክር እንዲያው ሰጠኝ አሁን የመሰለ መንግስትን ያህል የፍርድ ቤትን ትእዛዝ አላከብርም ብሎ ካለ መዘዝ ያለው ነገር የለም ወይ? ዜጋው ያንዳንዱ ዜጋ መብት ህግ አስከባሪ ነው አይደለም? የህግ ተገዥ ነው። አሁን ደግሞ መንግስት የፍርድ ቤትን ትእዛዝ ብያኔ ውሳኔ ካላከበረ ትንሹ ዜጋ ደግሞ
2: እሱ እኮ ነው። አሁን ትክክል አይደለም ካሉ ለፍርድ ቤት ራሱ ማመልከት ነው መቻል ያለባቸው የመንግስት ባለስልጣናትም ቢሆን እና እዚህ ላይ መቋጫ ሊበጅለት ይገባል። ካሁን የምርጫ ወቅት ስለሆነ አንዳንዱን አድርገው ራሱንም ከፍ ለማድረግ የሚደረግም ጥረት እንዳለ ውስጥ ለውስጥ ይነገራል። ያም ሆነ ይህ ግን አንዱ የወሰነውን ሌላው ሊያከብር ይገባል።
0: እዛው ሰጠ ቆይታ በኋላ የሰሜን ቃል ኪዳን አባል ሀገራት ኔቶ ጉባኤ በቱርክ ካህዳል የአሜሪካና የቱርክ ግንኙነት ከእስራኤል አንጻር እንዴት ይታያል ሁኔታ?
2: አዎ ይሄ እንግዲህ ኔቶ የሰሜን ቃል ኪዳን ሀገራት እንግዲህ በ1949 ዓመተ ምህረት የሁለተኛው የዓለም ጦርነት ካበቃ በኋላ የተቋቋመ ነው። በዋናነት በሰሜን አሜሪካ ሀገራትና በአውሮፓ ሀገራት ጥምር ነው የተቋቋመው እና እንደ ሶቪየት ህብረት የነበሩትን ሀገራት ጠንካራ የተባሉትን ለመዋጋት ራሳቸውን ከአደጋ ለመከላከል ያቆሙት ነው እና በአብዛኛው አሜሪካ የምትመራው ድርጅት ነው እና አሁን በዚህ ዛሬ 36ኛውን ጉባኤ ያካሄዳል። 77 ዓመት የሞላው ድርጅት ነው። እንግዲህ ከዚህ ጎን ለጎን ድርጅቱ ያው መደበኛ አባል በሆኑ ሀገራት እየተዘዋወረ ጉባኤዎችን ያካሄዳል። ቱርክም ያው የአባል ሀገር እስከሆነች ድረስ ጉባኤው ይካሄድባታል። ያው ዛሬ ይካሄዳል። አሁን ትልቁ ስጋት ምንድን ነው? አርዶዋን እና ትራምፕ ሲገናኙ አርዶዋን የራሳቸውን ፕሬዚዳንት አርዶዋን የራሳቸውና የሀገራቸውን ጥቅም ለማስከበር ከፕሬዚዳንት ትራምፕ ጋር ተገናኝተው F-35 የተሰኙ ዘመናዊ ተዋጊ አውሮፕላኖች እንዲሸጡላቸው ሊያግባቧቸው ይችላሉ። ይህ ደግሞ በተለይ ቱርክ ከባድ መሳሪያዎችን ከያዘች፣ እንደዚህ በጣም ዘመናዊ የጦር መሳሪያዎችን የሚተኩሱ አውሮፕላኖችን ከያዘች ለእስራኤል ስጋት ለወደፊት ጥሩ አይደለም ከሚል ነው። እስራኤል እየተከላከለች እና እየተቃወመች በግልጽ ተቃውሞዋን አሰምታለች እና አርዶዋን ደግሞ የሀገራቸውን ክብር ለማስከበር ትራምፕም ደግሞ የራሳቸውን ጥቅም ለማስከበር ይስማማሉ ተብሎ ነው የሚታሰበው። እንግዲህ በዚህ በድርጅቱ ደግሞ ራሱ በኔቶ ላይ ለውጥ ይመጣል። ኔቶ አሁን በኢራን ጦርነት ያልተባበረበት ሁኔታ ስላለ ምናልባት ኔቶን የሚቀይሩበት ሁኔታ ትራምፕ ይኖራል ተብሎ ይታሰባል። 36ኛው እንግዲህ አመታዊ ጉባኤ ብዙ ነገሮችን የምናይበት ነው። ኔቶ የሰሜን ቃል ኪዳን ሀገራት ጥምር ጦር ነው።
0: ወቅነሸቴ ይኸው የሰሜን አትላንቲክ ቃል ኪዳን ጦር ድርጅት ልበሮ ኔቶ መቀመጫው ዋናው ቱርክ ውስጥ ነው የሚገኘው።
2: ዋናው ብራስልስ ነው።
0: ብራስልስ ደግሞ ሁለተኛው
1: የአውሮፓ ህብረት እንግዲህ ዋና መቀመጫው ናት ብራስልስ። አዎ ህብረቱ ሀገራት ቤልጅየም ዋና ከተማ።
0: አሁን ዶናልድ ትራምፕ
1: ጉባኤው ቱርክ ነው የሚካሄድ ልክ ነው የዘንድሮ?
0: አዎ። ይህም በሚሆንበት ጊዜ ምን ይጠበቃል? እንግዲህ መካከለኛው ምስራቅ ያለው ሁኔታ እስራኤልም ጋር ምን አይነት ተጽዕኖ ያሳድራል? ከኢራን በኩል ያለው እንዴት ታየዋለች?
1: እንግዲህ አሁን እንደ ይሄ ናቶ ወይም ኔቶ የሰሜን አትላንቲክ የጦር የቃል ኪዳን ድርጅት አባል ሀገራት 32 አባላት ነው ያሉት። አሁን ሰጠኝ እንዳለው የዘንድሮ ጉባኤ በቱርክ ነው የሚካሄደው። ቱርክ እንግዲህ የዚህ ድርጅት አባል ናት። ቱርክን በአካባቢያችን እንግዲህ ትልቅ የሚያደርጋት ምክንያትም ይሄ ነው፣ አንዱ የኔቶ አባል ሀገር መሆኗ። ያው ቱርክ የበለጠ የበላይ መሆን ትፈልጋለች፣ እንግዲህ አንዱ ምክንያቷ ነው። ምክንያቱም የአባል ሀገራቱ ጥቃት ቢደርስባቸው ያው ኔቶ አንዱ የሚከላከላቸው ድርጅት ነው፣ እንደ መመኪያ ነው የሚያዩትና ትራምፕ በኢራን ላይ ከሄዶ ጦርነት ለአውሮፓ ሀገራት ለዚህ ድርጅትም ጥሪ ያቀርበው ነበር። ጣልቃ አልገባ። ምናልባት እንግዲህ ለውጥ ይደረግ ይሆናል ተብሎ ይጠበቃል። በትራምፕ አማካኝነት ሰጠኝ እንዳለው በዛ ምክንያት እንግዲህ ጥሪውን የትራምፕን ጥሪ ባለመቀበሉ ባለፈው በነበረው ጦርነት። ከዛ ውጭ እንግዲህ ትራምፕ በዚህ ጉባኤ ጎን ለጎን ከቱርኩ ፕሬዚዳንት ታይብ አርዶዋን ጋር ተገናኝተው ይወያያሉ በግል በሀገራቱ ጉዳይ ተብሎ ይጠበቃል። በቱርክና በአሜሪካ ጉዳይ ምንድን ነው እንግዲህ ቱርክ እየጠየቀች ያለው ከአሜሪካ F-35 የተሰኘው የጦር አውሮፕላን እንዲፈቀድላት፣ ያው የአሜሪካ ፕሮጀክት ነው። በዚህ ፕሮጀክት ተሳታፊ እንድትሆንና የጦር አውሮፕላኑ እንዲፈቅዱላት ነው። ከዚህ በፊት በ2019 ዓ.ም ይሄ ሀሳብ ተነስቶ ነበር፣ ግን ቱርክ ከሩሲያ S-400 የተሰኘውን ጸረ መከላከያ ስለገዛች ይህን ጦር መሳሪያ በጣም ዘመናዊ መሳሪያ ነው ሩሲያ ሰራሽ። በዚህ ምክንያት አሜሪካ አይ ከቱርክ ጋር በዚህ ከተባበረችና ይህ ዘመናዊ ጦር መሳሪያ ወደ ሀገሯ ካስገባች የኛን ዘመናዊ ጦር መሳሪያ አንሰጥም በሚል ከፕሮጀክቱ ውጭ አድርጋት ቆይታለች ቱርክን። በእርግጥ ይሄን የጦር መሳሪያ ለእስራኤል ነው እስካሁን ድረስ እንግዲህ እንደሸጠች የሚታወቀው አሜሪካ። ሌሎች ሀገሮች ይጠይቋሉ። በመካከለኛው ምስራቅም እንግዲህ ምናልባት ቱርክ አሁን ዶናልድ ትራምፕ ውሳኔ ላይ ይደርሳሉ ተብሎ ይጠበቃል። ምናልባት ይፈቅዱም ይሆናል ይባላል። ኮንግረሱም ገና አልፈቀደም። ኮንግረሱ መፍቀድ አለበት ትራምፕ ብቻ ሳይሆኑ አይታወቅም። አሁን በቱርኩ ፕሬዚዳንትና በአሜሪካው ፕሬዚዳንት መካከል ያለው መቀራረብ ምናልባት ትራምፕ እንዲፈቅዱ ሊያደርግ ይችላል። ጥሩ መቀራረብ አላቸው ተብሎ ይጠበቃል። አይታወቅም ገና እንግዲህ ውሳኔ ነው የሚጠበቅ። ላይፈቅዱም ይችሉ ይሆናል። እስራኤልን ያሰጋታል። ምናልባት ከተፈቀደ ቱርክ የዚህ ዘመናዊ ጦር መሳሪያ ባለቤት ከሆነች እየተቃወመች ነው ያለችው እስራኤል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተከታታይ ለሁለት ቀናት በአሜሪካው ፎክስ ኒውስ ቃለመጠይቅ ተደርጎላቸዋል እና ምናልባት ተጽዕኖ ለማሳደር እየሞከሩ ነው በቃለመጠይቅ በተደረገላቸው ኢንተርቪው ወይም ቃለመጠይቅ እየተባለ ነው። በጣም አጥብቀው እየተቃወሙ ናቸው። በአሜሪካ የሚያገለግሉት የእስራኤል አምባሳደርም እንደዚሁ ትናንት ምሽት እሳቸውም ተቃውመዋል። ቱርክ የዚህ ዘመናዊ ጦር መሳሪያ ባለቤት ወይም ጦር አውሮፕላን ባለቤት መሆን የለባትም ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁም እንደዚሁ እየተቃወሙ ናቸው። እንግዲህ ውሳኔ የሚጠብቅ ጉዳይ ነው። አይታወቅም። ትራምፕ ሊወስኑም ሊፈቅዱም ላይፈቅዱም ይችላሉ። ኮንግረሱም እንደዚሁ።
0: እሺ፣ እንግዲህ ወደ ስፖርት ዓለም ደግሞ እስኪ እንግዲህ በያዝነው

0: ተሰናብቷል። እስከ ብሔራዊ ቡድኑ አሜሪካም ተሰናብታለች በቤልጅየም 4-1 ተሸንፋ። ይህም ደግሞ ሌላ ታሪክ ነው። ካናዳም ሜክሲኮም ዩኤስ አሜሪካም ሶስቱም አዘጋጅ ሀገራት ነበሩ። ሶስቱም ተሸንፈው ወደ ሀገራቸው እዛው ሀገራቸው ነው መመልከት ነው። ሌላ ማማራጭ የላቸውም። ሌላው ዛሬ ምሽት የሚደረጉ ደግሞ ሁለት የጥሎ ማለፍ ጨዋታዎች አሉ። አርጀንቲና ከግብጽ ጋር 7 ሰዓት ላይ ይጫወታሉ። ኮሎምቢያ ከስዊዘርላንድ ጋር 11 ሰዓት ላይ ይጫወታሉ። ከዚህ በኋላ የጥሎ ማለፍ ያልፍና ወደ ሩብ ፍጻሜ እናልፋለን። ነገ ረፍት ነው የሚሆን። ሐሙስ ነው የሩብ ፍጻሜ ጨዋታዎች የሚካሄዱ። ሐሙስ በ11 ሰዓት ለሊት ላይ ፈረንሳይ ከሞሮኮ ይጫወታሉ። አርብ 10 ሰዓት ላይ ስፔን ከቤልጅየም ጋር ይጫወታሉ። እሁድ 12 ሰዓት ላይ ኖርዌይ ከእንግሊዝ፣ እንዲሁም እሁድ ለሊት 4 ሰዓት ላይ የዛሬ ምሽት እና ለሊት አሸናፊዎች ይጋጠማሉ። ከዛ በኋላ የግማሽ ፍጻሜው በ14 ይካሄዳል። አንደኛው ማለት ነው። ሁለተኛው ግማሽ ፍጻሜ በ15:07 እዛ በ19 ማለት ነው ሐምሌ 19/2026 ዓ.ም ደግሞ የደረጃ ጨዋታና የዋንጫ ጨዋታ ይካሄዳሉ።
1: ሞሮኮ ሰሜን አፍሪካ በግብጽና አሁን ግዲስ አሁን ጥሎ ማለፍ ጨዋታ እንዳላት ጠቀስ መቼም አፍሪካ
0: ሞሮኮ አልፋለች
1: አልፋ
0: ለሩብ ፍጻሜ አልፋለች። አሁን ግብጽናት ከአርጀንቲና ጋር ሜሲ ደግሞ ዛሬ እንግዲህ ድል ከቀን ነው። ሜሲ ደግሞ ተባሮ ያው ተፎካካሪ ከሆነ ከሮናልዶ ጋር ቤቱ እንዳይሄድ ብዙ ስጋት አለ። ግን አርጀንቲናዎችም ጠንካሮች ናቸው።
1: ወርቅነሸቴ እንዴት ነው በዚህ ዙሪያ
2: ያው እንዳልሆን እንግዲህ ሰንጠረዥ ጨዋታውን ሰንጠረዥ ሰጠኝ ተናግሮታል አስቀምጦታል። ያው ብራዚል መሰናበቷና ሮናልዶ መሰናበታቸው በዚህ ጨዋታ እንግዲህ ከ2026 ዓመተ ምህረት የዓለም ዋንጫ ጨዋታ ሲባል የሚጠቀስ ይመስለኛል። ሁለቱም ሮናልዶ ሲያለቅስ ታይቷል። እንግዲህ አሁን እንደውም የፖርቹጋል ቡድን ሳይሆን ሮናልዶ ተሰናበተ እየተባለ ነው እየተነገረ ያለው። ብራዚል እንደዚሁ እንግዲህ እያለቀሱ ሲሰናበቱ አይተናል። ምናልባት ግብጽ አርጀንቲናን ካሸነፈች ደግሞ የሌላ ታሪክ ይሆናል ብዬ አስባለሁ። አርጀንቲናም ተሸነፈች ግብጽም እንዲሆነች ሊባል ይችላል። የፈረንሳይና የሞሮኮ ጨዋታ ደግሞ በጣም የሚጠበቅ ነው። እንግዲህ በሩብ ፍጻሜ ነው የሚገናኙት። እናያለን እንግዲህ።
1: በጣም ጥሩ አመሰግናለሁ። ወደ ቀጣይ
0: የትምህርት ፕሮግራም ነው የምናልፈው። መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን አሁን እንግዲህ ሳምንታዊ የትምህርት ፕሮግራም እናቀርብበት ሰዓት ነው። ከመምህር ዳኒ ተካ ጋር ነው ቃለ ምልልስ እናካሄድ። ጤና ይስጥልን መምህር እንደምንዋልክ?
1: ሰላም ጤና ይስጥልን የፕሮግራም አዘጋጆች እና አቅራቢዎች ወቅነሽ ሻያውና ተፈጠኝ ሰላም እንደምን አላችሁ?
0: እኛ ደህና ነን።
2: ሰላም ነን። እናመሰግናለን።
1: እሺ
0: እንግዲህ የበጋው የረፍት ወራት ነው ተጀምሯል። ልጆች ወጥተዋል። ብዙ እንቅስቃሴዎች አሉ። የሚሰሩ ታዳጊ ልጆች አሉ። ቤትም ያሉ እንዴት ነው በጥንቃቄ እንደው በደስታ በተሞላበት ይህን የበጋ የረፍት ወራት የምናሳልፈው? ባለፉት ሳምንታት እንደተመለከት ነው ውሃ ላይ የሰጠሙ የሞቱም ታዳጊ ልጆች ትንንሽ ልጆች ሁሉ አሉ እና እንደው በአጠቃላይ እንዴት ለመልኩ ማሳለፍ ይሻላል?
1: እሺ እንግዲህ ከሞላ ጎደል ይህን የበጋውን የረፍት ጊዜ አጠቃቀምና

0: ጥንቃቄ ጉዳይ አንዳንድ ነጥቦችን ለማስቀመጥና ካለን እንግዲህ ስራ ልምድ ለማሳተፍ በደስታ ደስ ይለኛል እና በተለይ እንግዲህ እንደ እድሜያቸው መጠን የስራ እድሜ ለደረሱ ማለት እንግዲህ 16 እና 17 ዓመት የሆኑ ልጆች ያው ምን ጊዜውን ለማሳለፍ ወደ ስራ ይመደቡ ይሆናል። አብዛኞቹ ወደ ስራ ነው የሚሄዱ። ግን ሌላ ተጨማሪ ልጆች ደግሞ እንደዚህ ከ15 ዓመት በታች የሆኑ ልጆችን እነሱ እንዴት አድርገን ነው የረፍት ጊዜያቸው እናሳልፈው? ብዙ አደጋዎች አሉ በአካባቢያቸው። በምንኖርበት አካባቢ አደጋ ስንል እንግዲህ ለምሳሌ በምንኖርበት አካባቢ የመኪና አደጋ ኖር ይችላል። እንደዚሁ ደግሞ አንዳንድ ወጣቶች እናውቋቸው ልጆች ጋር በመገናኘት ሌላ ነገሮችን እንዲያደርጉ እንዲፈጽሙ ሊያስገድዷቸው የሚችሉ ሌሎች ልጆችም ማለት እንግዲህ ጉዳት ሊያደርሱ በሰው ኃይል ጉዳት ሊደርስባቸው እንዳይደርስባቸው እንዴት መጠንቀቅ እንዳለብን በሚለው ላይ ነው። ይሄ በውጭ ነው። ከቤት ውጭ ላለው ችግር ነው። ከቤት ውስጥም ደግሞ ችግር አለ። ምን ማለት ነው? ከቤት ውስጥ ችግር አለ ስል በተለይ እንግዲህ ልጆች እርግጥ አዎ የረፍት ጊዜው ወደ 2 ወር የሚቀርብ ነው። ግን የመኝታ ሰዓታቸውን በደንብ በጥሩ ተስተካከለ ሁኔታ ተኝተው ያለ ማለት እንግዲህ አንዳንድ ልጆች አሉ እስከ 2 ሰዓት እስከ 3 ሰዓት ከሌሊት ቁጭ ብለው ያመሹና በዛም በኋላ ተኝተው ውለው እንደገና ምግብ ሳይበሉ ውለው ማታ ከሰዓት በኋላ የሚነሱ ልጆች አሉ። ይሄ ራሱ ለልጆች የሰውነት እንቅስቃሴ የሰውነትን አካል እድገትን ትንሽ ችግር ሊፈጥር ይችላል ብዬ አምናለሁ። ሌላው የጠዋት ቁርሶችን ሰዓት ቀን ምሳ የራትን በስነ ስርዓቱ ካልበሉ ልጆች እንዴት ነው ሰውነታቸውም ሊፋፋ አይችልም ወይም ደግሞ የተለያዩ ችግሮች ሊያመጡባቸው ይችላሉ። ሌላው ደግሞ በተለይ ያለ ሰዓት ብዙ ምግቦችን መብላት የተለያዩ ምግቦችን መብላት ሰውነትን ወፈር ያመጣል። ችግሮች ያልተጠበቁ ችግሮች ይመጡ ይችላሉ። እነዚህን ነገር ወላጆች በደንብ በስነ ስርዓት በሰዓቱ ተነስተው በልተው እንዲተኙ ወይም ደግሞ በራት ከሆነ አብረው በአንድ ላይ ሆነው እናት አባት ወላጅ በአንድ ላይ ሆነው ከበሉ በኋላ ከዛ በኋላ የተለያዩ ስራዎች እንዲሰሩ ችግር የለም። ችግሩ ምንድነው? ልጆች ያመሻሉ። በተለያዩ የመገናኛ መጠቀሚያ በስልክም ሆነ በቴሌቪዥን በኮምፒውተር ይሆን ይችላል ያን በመጠቀም ጊዜያቸውን ካሳለፉ በኋላ በአንድ ሰዓት በሁለት ሰዓት ተነስተው ይበላሉ። ይሄ ራሱ ጥሩ አይደለም በኔ በኩል እንደማያውቀው ነው። እና ይዘን ከዛ በተጨማሪ ደግሞ ምግቡ ብቻ አይደለም የሚጠጧቸው መጠጦች ጣፋጭ ምግቦች ጣፋጭ ነክ የሆኑ ነገሮች ለልጆች ማደገኛ ናቸው። ይህ ሁሉ እንግዲህ ከቤት ውስጥ እያልን ነው ችግር የሚፈጠረው። እነዚህ ነገሮች ደግሞ ጣፋጭ ነገሮች ያው ምን አደጋ እንደሚያደርሱ ሁላችንም እናውቃለን።
1: ስኳር ሲይዛ
0: እና ውሃ እንዲጠጡ በተለይ ግፊት ማድረግ ያስፈልጋል። ልጆች ውሃ እንዲጠጡ እና ከዚያው በመጠቀም እንግዲህ ጊዜውን ለመጠቀም እንዴት ምን ማድረግ እንዳለብን በሚለው ላይ እንግዲህ ወላጆች ልጆችን በአንድ ላይ በተወሰነ በሳምንት 2 ቀን ጊዜ ሰጥቶ ውይይት ማድረግ እንዴት ነበር ይሄ የትምህርት ዘመኑ እንዴት አለፈ? እስኪ እያንዳንዱ 2-3 ልጅ ሊኖር ይችላል አንድ ቤተሰብ እያንዳንዳቸውን የትምህርት ውጤት በመገምገም እንዴት አድርጎ ለዚህ ውጤት ተነከረ በዚህ ውጤት ለምን ደከመ በሚለው ላይ በመወያየት የወላጆችን ታሪክ አያቶች ሊኖሩ ይችላሉ ከአያቶችም ታሪክ በመስማት ብዙ ነገሮች አሉ። ይሄ በብራይስ ከሸር ምሽፋክት የምንለው የቤተሰብ በቃ ተፈፈር የሚያጠነክር ነገር ነው። ይሄ ከቤተ ከወላጆች የሚመነጭ ነገር ነው ከአያቶች የሚመነጭ ነገር ነው። ልጆች ይሄን በጣም ይወዱታል በጣም ይወዱታል። ጊዜያቸውን ለማሳለፍ ከቤተሰብ ከቅርብ ከሆኑ ቤተሰብ ማለት ነው። እንዲሁ ደግሞ ራቅ ያሉ ከተለያዩ ከተሞች የሚኖሩ ቤተሰቦች ሊኖሩ ይችላሉ። እነዚያን ደግሞ ሄደው በመጎብኘትም ይቻላል ወይም ደግሞ ዛሬ ዘመን አመጣሽው መሳሪያ ዛሬ በዚህ ዙም የሚባል ነገር አለ በዙም በመገናኘት በመወያየት በቃ አለ አይደለም የተለያዩ ደስ የሚሉ ነገሮችን ታሪኮችን በማስተማት ጊዜውን እንዲያሳልፉ ማድረግ ይቻላል። ከዛም ኬንዮን ይባል አይደለም ብዙ ታላቅ አዳራሾች አሉ የመጫወቻ ቦታዎች አሉ
1: እንደዛ አይነት ነገሮች አሉ። እዚህ አሁን መምህር ዳኒ ችግሩ ችግር አለ ያው እንደሚታወቀው ልጆች ለወላጆቻቸው የሚሉትን ነገር የማዳመጡ ሁኔታ ያን ያህል ሊሆን ይችላል። እንግዲህ ሁሉም ልጅ ባይባልም በአብዛኛው ትንሽ አለመግባባት ሊኖር ይችላል፣ መገናተር ሊኖር ይችላል ወላጅ በወላጅና በልጅ መካከል። እንደተባለው አሁን በተለይ በረፍት ወቅት የምኝታም ያነሳቸው የሚተኙበት ሰዓት፣ ምግብ የሚመገቡበት ሰዓት አቋጥሮ ደግሞ ምግብ በሁሉንም አይነት ምግብ አለመመገብ በእድገታቸው ላይም ተጽዕኖ ይፈጥራል እና እንደው በወላጅና በልጅ መካከል ያለውን ግንኙነት እንደው የተሻለ ለስለስ የማድረጊያ ዘዴ እንደው የምትለው ነገር አንተ መምህር ስለሆንክ ልምዱ ስላለ ወላጆች ለልጆች በምን መንገድ ቢቀርቧቸው የተሻለ ነው ትላለ?
0: በጣም ጥሩ ነጥብ ነው ያቀረብሽው። ነጥብ በጣም በስራ ቦታችንም በትምህርት ቤት በየክፍለው የምናነሳው ነጥቦች ናቸው። አንደኛ መጀመሪያ ወላጅ ልጁን ማሞገስ አለበት። በጥቃቅን ነገሮች ልጁ ጥሩ ነገር በሰራ ቁጥር ማሞገስ አለበት። ለምሳሌ ጠዋት ተነስቶ አልጋውን አዘጋጅቶ ከሆነ የተኛበትን አልጋ በደንብ ዝግጁ አድርጎ አስተካክሎ ሲወጣ ያየ እንደሆነ በጣም ዋው፣ እንዴት ያልክ ልጅ ነህ ወይም ነሽ፣ እንደ በጣም ደስ ይላል፣ እኔ በቃ ከአንተ አልጠበቅኩም ነበር፣ ግን የምጠብቀው በላይ ነው። ይህን ሙገሳ ማብዛት በየጊዜው አንድ ነገር በሰሩ ቁጥር ይሄ ራሱ በወላጅና በልጆች በጣም ጠንከር ያለ ጥንካሬ ያመጣል። ከሸር ምሽፋክት ይሉታል እና ይሄን ነገር እንግዲህ በተፈጥሮ የሰው ልጅ በጎ የመስራት ጸባዩ አናሳ ነው በተፈጥሮ። እንግዲህ በኦሪት ዘፍጥረትም ደግሞ ተጽፏል የሰው ልብ መቼም ርኅራኄ የለውም ያን ያህል አያስብም ለራሱ ብቻ የሚያስብ ሰው ይባላል የሰው ልጅ እግዚአብሔርም በሰው በመፍጠሩ እና ነገር ግን ያ ሁሉ አንድ በጎ ጥሩ ነገር ሲሰራ ያን ልጅ በሞገስ ያስፈልጋል። ሌላ ሁለተኛው ነጥብ ደግሞ እንግዲህ ማለት ሁለተኛው ነጥብ ደግሞ ልጁ ምናልባት ወደ ውጭ ለመውጣት ይፈልጋል ከሰዓት በኋላ ማታ ሰዓት። አንተ ለምንድነው በዚህ ሰዓት ምትወጣ? ለምንድነው ምትወጪ? ለምን ይሄ ጥሩ አይደለም እንና ከማለት ይልቅ አቀርለብ እኔ በአንተ ተማመናለሁ በሰዓት እንደምትመለስ እኔ አንተ ጥሩ ልጅ ነህ አንቺ ጥሩ ልጅ ነሽ እና ሰዓቱን አክብረሽ እባክሽ በሰላም እንደምትመጪ እተማመንብሻለሁ ብሎ ወላጅ ከሲናገር ልጆች የማይጠብቁት ነገር ነው።
2: እዚህ ላይ እንደው አሁን መምህር ካነሳው አንዱ ትልቁ ጥያቄ ልጆች እንውጣ እንጫወት ሲሉ ነው። በአንድ በኩል መውጣታቸው ጥሩ ነው፣ ከጓደኞቻቸው ጋር እኩል የሆነ ነገር ይኖራቸዋል። በሌላ በኩል ደግሞ ማምሸታቸው ሌላ ሰው በብዛት ማግኘታቸው አሁን በየቦታው በየአካባቢው እናያለን፣ በጣም ተሰባስበው እናያለን። እና ጥሩ ጎንም አለው እንዲወጡ ማድረጉ፣ እንዲሁም መከልከሉም ራሱ መጥፎ ነገር አለው። እና እንዴት ነው ማስታረቅ የምንችለው? አሁን ካልከው አንጻር
0: እንግዲህ አንደኛ ከመጀመሪያ ይህን ነገር ልጅ ሀሳብ አምንስተው ዛሬ ልወጣ ነኝ ብሎ ሲናገር በስምምነት የሰዓት ገደብ ለምሳሌ ከስምንት ሰዓት እስከ 12 ሰዓት ባለው እንዲመለስ። ሌላው ደግሞ ከማን ጋር ነው የምትወጣው? እነማን አሉ ጓደኞቼ? የማን ልጆች ናቸው? ስልክ የሁለት የሶስት ልጆች ስልክ እንዲያሳትፍ ለወላጆች። ይህን ነገር ከተደረገ እተማመንብሃለሁ የሚለው ቃል አኒ ሶሜ ካሌካ ይባላል በብራይ ሶሜ ካሌካ ብሎ ወላጅ ሲናገር ልጆች በጣም የሚወዱት ቃል ይሄን ነው። ወላጆች የሚጠብቁት ይህ ቃል ይሄን ነው። ሁልጊዜ አንተ እንዲህ ያደረክ አንተ ባክ እንደዚህ ያልከን አንዲህ ያልሽነሽ ከማለት ይሄ ራሱ ያራቃቸው እንጂ የሚያቀርብ ቃል አይደለም። እና እነሱን ከወላጆቻቸው ጋር በደበጠ ሁኔታ እንዲያሳልፉ ከሆነ ጊዜውን ተጠቅመው ጊዜውን አክብረው ወላጆችን አክብረው እንዲጠቀሙ ጊዜው እንዲያሳልፉ ከተባለ ይሄን ነገሮች መጠቀም አለበት ወላጅ። ማሞገስ፣ እተማመንብሃለሁ ማለት መጥፎ ነገር ቢሰሩም እንኳ ይዛን ጊዜ ጥሩ ጎኑን አንስቶ እንዴ አንተ እኮ አውቃለሁ ጥሩ ልጅ ነህ፣ ወላጅ አክባሪ፣ ሰዓት አክባሪ፣ እነዚህ ነገሮችን ጥሩ ጎኖችን ማንሳት ያስፈልጋል። ያ ትንሽ መጥፎ ነገር የሰራውን ነገር አንስቶ
1: እዚህ ላይ አሁን መምህር ዳኒ እውነት ነው። ምክንያቱም በልጅና በወላጅ መካከል እንግዲህ መቼም ልጅና ወላጅነት የበለጠ ቅርብ ዝምድና የለም። ልጅ ነው የሚጎዳው ወላጅ አንድ ቢሆን፣ ወላጅም እንደዚሁ ልጁ ነው የበለጠ የሚጎዳው የሚያስደስተው የሚጎዳው ሳይሆን የሚጎዳበት ልጁ ሲጎ ሲጎዳ ይበለጥ ወላጅ ነው የሚጎዳው ግን እንዲህ አይነት ኬሸር ወይም ተስስር ያለ አለመግባባት ይፈጠራል ብዙ ጊዜና ወላጆች የነሱ ተዛዝ እንዲከበር ብቻ የነሱ ሐሳብ ተቀባይነት እንዲያገኝ የበላይነት አይነት ስሜት ይኖራል መጨረሻ ላይ ልጆች ጭራሽ ሳይሰማቸው የሚቆርበት አጋጣሚ ሲፈጠር እና ያለንና እንደው ያን ለማግባባትና ለማስታረቅ እንዲቻል ነው ይሄን ሐሳብ ያነሳ ነው አጠራድገህ ለማጠቃለያ ምን ትላለህ
0: እንግዲህ ለማጠቃለያ ዋናው ማሰሪያ ነጥብ እንግዲህ በወላጆችና በልጆች ጥሩ የሆነ ግንኙነት እንዲኖር ዘላቂና ይሄን አረፍተ ደግሞ በጥሩ ሁኔታ እንዲያሳልፉ ከሆነ የወላጆች በልጆች ይችላል ባንተ ተማመንባለሁ የሚለውን ቃል በየጊዜው ጥሩ ለሰራ ቁጥር ማሞገስ እነዚህ ነገሮች ከበረቱና በየቀኑ እየበዙ ከሄዱ ልጆች የማያከብሩበት ልጆች የወላጆችን ቃል የማይሰሙበት ነገር የለም እርግጠኛ ነኝ በዚህ
2: ትክክል በጣም ነው እናመሰግን መምህር ዳኒ ተካ እንግዲህ መልካም የረፍት ጊዜ እንመኝላለን
0: በጣም አመሰግናለሁ በጣም አመሰግናለና ደህና ሁኑ
1: መልካም አመሰግናለሁ ጥሩ ስልክ መስመራችን ላይ ሌላ አድማጭ አለን ሌላ እንግዳ ወይዘሮ ሀገሬ መንግስቱ ጤና ይስጥልን ሀገሬ እንደምን አልሽ
3: ሰላም ወይዘሮ እንግዲህ የኒውዮርክ
1: ወርቅ ደሽ ሰጠኝ ሻዩ እናመሰግናለን አገሬ ያው እንግዲህ የተለመደ ነው አንቺ ምክር በእኛ ሬዲዮ ያው አድማጮቻችን በደንብ ያውቁሻል አገሬ እንግዲህ የአምሮ ስነ ልቦና የግል አሰልጣኝናት የግል ስነል ያው በቡድንም ታሰለጥናለች በዚህ ዘርፍ ነው በአብዛኛው ለማህበረሰባችን አገልግሎት የምትሰጠው አዎ በእኛ ሬዲዮም ብዙ ምክር ታስተላልፋለች ከልጆች ከወላጆች ከማህበረሰብ ጋር የተያዘና ዛሬ ለናነሳው ይፈልግነው ሐሳብ ቀደም ሲል አነጋግረንሻል እንግዲህ በትዳር አጋር መካከል በአጋሮች መካከል ያለውን ግንኙነት በሚመለከት ነው በጣም ወሳኝ ነው ግንኙነት እንግዲህ እንዴት ነው ዙጊውት ይባላል በኢብራይስት በአማርኛ ደግሞ ጥንድ ወይስ ጋብቻ የተለያየ ትርጉም ስም ልንሰጠው እንችላለን የሚፈጥረው ተጽዕኖ በልጆች በቤተሰብ ላይ እንዴት ነው ከሙያ አንጻር እንዴት ታየዋለሽ
3: አዎ እንግዲህ ሁሉም መሰረቱ ከትዳር ላይ ነው መውነት ሁላችንም በየቤታችን ትዳር የያዝነም ሆነም ትዳርን ሳንዝ የምናሳድግ እናቶችም ሆነ ወይም አባቶች ዋናው ነገር ከኛ ነው ከራሳችን ነው ማለት ነው ራሳችን ስሜታችን ተቆጣጥረን ተረጋግተን የምንሰራውን የምንናገረውን መዘነን አሰራራችን አካሄዳችን ውሳኔ አወጣጣችን ሁሉን ይሄን እየተመለከቱ ነው ልጆች የሚያድጉት በተለይ ደግሞ በትዳር በባልና ሚስት ያለው ሁኔታ የፍቅርም ሆነ የጠብ ሁሉንም ወደ ልጆቻችን ነው ጉዳትም ጥቅምም የሚያመጣው እኛ ትዳራችንን የምንከባከብበት ፍቅር በመከከር በመከባበር የምናሳልፍ ከሆነ ልጆቻችን የሚቀስሙ ይሄን ነው የተረጋጋ ኑሮ ሲኖረን ከቤት ብስጭት የሌለበት ባክ መከረ መግባባት ያለበት ሲሆን በባልና ሚስት ልጆቻችን ይሄን ቀስመው ደግሞ እነሱም እንደዚህ ነው እኛ ምናሳልፈው ምናስተምራቸው ይሄን ነው ላለው ዋናው ነገር እኛ እነሱን በቁጣ ወይ ደግሞ በንዴት አላፊነት አለን በማለት በመከራከር እነሱን የመለስነ እነሱን ቀጥተን ያሳደግን ይመስለናል አንዳንዴ ይሄ ሳይታወቀን ማለት ነው በጥሩ መንገድ እኛ የፈለግነው ማግኘትተን ውጤቱ ሌላ ይሆናል የፈለግነው እንግዲህ ስንቆጣ ልጆቻችን አቤት ብለው አዳምጠው ተመልሰው የኛን የተናገርናቸውን ሰምተው እንዲጓዙ እንዲሄዱ ነው የምንፈልገው ግን በዚህ ፈንታ ምናገኘው ምንድነው ከኛ ላይ ይረቃሉ ጭራሽ አዳምጡንም ልማድም ያረጉታል ይሄንን ንዴታችን ቁጣታችን ብስጭታችን ምንበሳጨው ሁሉ ልማድ ያረጉና እየራቁ ነው የሚሄዱ ማለት ነው አይሰሙም ውጤቱ መጨረሻ ላይ የፈለግነው ሳይሆን ያልፈለግነው ነው የሚሆነው
2: ለምን መልኩን አሁን ማስተረቅ ምን ይችላል ለምሳሌ ልጆች እንግዲህ የኛ ጥሩ ግንኙነት መኖር ለልጆች ትልቅ አስተዋጽኦ ያደርጋል ጥሩ ነው ግን በእኛ መካከል ደግሞ አለመግባባት ሲኖር ልጆችንም ይጎዳል። በተለይ ደግሞ በልጆች ያስተዳደግ ሁኔታ ብለን ውሳኔም እንኳን ስንሰጥ አሁን አባት ውጣ ሲል እናት አይወጣም ካለች እናት እንደዛ በተቃራኒው ምን ሄድ ከሆነ ልጆቹ ጋር ጉዳት ይመጣልና እንዴት ነው እነን አስታርቆ ልጆቹን ጥሩ ደረጃ እንዲደርሱ ማድረግ የምንችለው?
3: መጀመሪያ በእውነት አዎ ያለ መግባባት ሁኔታ ማለ ሁልጊዜ ትዳር ተግባብቶ ማይኖር ብዙ አላደም የሚያናደንም የሚያከራክረንም ብዙ ነገሮች ይኖራሉ። እናም ግን ይህን ነገር ከልጆች ቤት ሳይሆን ዘወር ብሎ መፍታት አለ፣ ዘወር ብሎ መነጋገር አለ። አንደኛ የልብ መራራቅም ካለ ከባልና ሚስትም አላደል እንግዲህ ሁሉም ተግባብቶ ላይኖር ይችላል። ይህም ካለ ማየት ያለብን ዋናው ነገር ልጆቻችን መሀል አሉ፣ የኛ ብቻ አይደለም። አሁን አብዛኛውን ወጣቶች ከነስ ሲመጡ ጠቅላላ ወደ ጠለቅ ብለን ስንገባ ማለት ነው ለምን ችግር እንደደረሰባቸው ለምን የፈለጉትን እንደማያሳኩ የተለያዩ መቼም ችግሮች ሲያመጧቸው ሲመጡና ስንጠይቅ አብዛኛውን ጠለቅ ብለን ስንገባ ከወላጅ ከቤተሰብ ነው የሚጀምረው። ከቤተሰብ እናት አባቴ ሲጣሉ የዛን ጊዜ ሄድን ጋጤ ተሰማኝ፣ ትምህርት ቤት ቁጭ ብዬ እናቴ ነበር ማየ፣ ትምህርት ቤት ቁጭ ብዬ አባቴ ነበር ስለና አባቴ ስለናቴ ነበር ማስበው፣ በዛን ሰዓት ትምህርት አይገባኝም ነበር። እናቴ ይሄን ያላት ቃላት ይሄን እንደዚህ ነበር እኔ ጎዳኝ፣ አባቴ ይሄን ያለ ይሄን ሲናገሩ በጣም ይገርመኛል። እኛ አይመስለንም ግን እነሱ ቀስመውት ህይወታቸውን ራሱ ይመራልኝ የኛ ጸባይ ማለት ነው። ኋላ ሲያድጉ የሚመራቸው የሚረብሻቸው ይሄ ነው። እንግዲህ ትልቅ ነህ መርጠህ ያልፈለከውን መንገድ መሄድ ትችላለህ ማለት ብቻ አይደለም። አዎ ትልቅ ናቸው። ሁኖም ግን በትልቅነት ደረጃ አሁን ውትድርላ ላይ የሚያሉ ሌላ ፈተና የሚያላቸው ጓደኝነትም እንደዚህ ሲኖራቸው ትዳር ራሱ ለመመስረት ይከብዳቸዋል። የወላጆቻቸው ትዳር ለሚቀሰም በአይምሯቸው ትዳርን ተማምኖ ለመመስረት ይከብዳቸዋል። እና ይህን ካየነ ከተገነዘብነ የኛ የባልና ሚስት መራራቅ ብቻ አይደለም ማየት ያለብን፣ ነገ ልጆቻችን ከመሀል ላይ ያፈራናቸው ልጆች ምንድን ነው ቀስመው የሚያልፉት፣ ምን ሊጎዳቸው ይችላል። ስለዚህ ወላጅም እንኳን አብሮ ባይኖርም ባይግባባም ለልጁ የማይጎዳውን መንገድ መምረጥ አለበት። ከልጅ መሀል የፈለገ ትበል እናትሽማ ይሄን ብላኝ አባትህማ ይሄን ብሎኝ እያሉ አንዳንድ ወላጆች ራሳቸውን ለማቅረብ እና ለደል ያነኛውን አንዱን ወላጅ ፋተኛ ለማድረግ ለልጅ አብዛኛውን ያካፍላሉ። በዚህ ሰዓት ያ ልጅ መጎዳቱን አውቁም። ይሄን ማወቅ አለብን።
2: አንዳንድ ጊዜ ወይ እናትን ወይ አባቱን የጎዳን ይመስልና እንደው በንግግርም ራሱ መጥፎ የምንናገርበት ሁኔታ ሊኖር ይችላል። በዛም ብዙ ችግሮች ይመጣሉና እንደው አንዳንዴ ለልጅ ሲባል ምንድን ነው ጎሽ ለልጇ ስትል ተወጋች ነው የሚባል እንደዛ እንደሚባለው ተወጋች መሰለኝ በአማርኛው አባባልና እንደዛ እንደሚባለው ራሳችንን እናት አባቶቻችን እኛን ሲያሳድጉ ብዙ መስዋዕትነት ከፍለዋል፣ ብዙ ነገር አድርገዋልና ከዛ አንጻር ብናየው የአባቶቻችን እናቶቻችን ልምድና ውቀት ለኛ ብዙ ያካፍላል፣ ብዙ ይችላልና ያንን ብናደርግ ጥሩ ይመስላል። ግን እኛ ትግስቱም የለንም በዚህ ዘመን ለምን እንደሆነ
3: ስተኝነት ክነው እናትና በቶቻችን ዘመን በጣም የተለየ ነው። በእውነት ከነሱም ብዙ መማር እንችላለን። ሁኖም ግን እናት ተጎድተሽ ወይም አባት ተጎድተህ ግፋ ማለት ሳይሆን ዋናው ነገር እኔ የምለው አብረውም ባይኖሩም አብረውም ለመኖር አላማ ባይኖራቸውም ልጆቻቸውን የሚጎዳ ነገሩን አለመስራት፣ ልጆቻቸውን የሚጎዳ ነገ ልጄ ምንድን ነው እዚህ አሁን የምናደርገው ስራ ልጄን ምንድን ነው የሚጠቅመው የሚጎዳው፣ ይህንን ማየት አብሮ ባይኖር ማለት ነው። አብሮ ያለ እንደምንም ብሎ የልጅን ጸባይ አላደለ የራሴን ጸባይ አስተካክዬ የራሴን ሁኔታ ካረጋጋሁ በኋላ የራሳችን ሁለት ባልና ሚስት ተቀምጠው አብረው ራሳቸውን አላደለ ትዳራቸውን በስነስርዓት ተንከባክበው ተረጋግተው ልጆቻቸው ባንድ ላይ እንዲያዳምጧቸው ትግል ማድረግ አለባቸው። አብረው ካልኖሩ ደግሞ ይሄ የሚያከራክር ነገር ካለ የሚያጣላ ነገር ካለ ያንን በጎን አይደል ልጆችን በማይነካ መስመር መሆን አለበት ችግሩን መፈታት ያለበት። ለምን ልጆች በጣም እየተጎዱ ነው። ከዚህ ላይ ነው በእውነት ስተታችን ራሳችን መሆን አይገባንም። ወይም ደግሞ በእውነት አብዛኛውን ልጅ እንዴት ሆኖ ተመልሶ ተቤት ተመልሶ እንዴት ሆኖ ትምህርት ቤት እንዴት ውሎ እንዴት ብሎ እንደሚያድር ይሄንን ቀርበን የምናይበት ጊዜም ላይኖረን ይችላል። አብዛኛዎቻችን ደግሞ በስራ ብዛት ማለት ነው በሩጫ ወይም ደግሞ የተለያዩ ድግሶች አሉ መከራዎችም ደስታዎችም በዛም ደግሞ ልጆቻችን ጣለ እናደርጋለን። ከፍ ያሉ ሲሄዱ ግን እና ተመለስ እንደዚህ ብንል አይሆንም። ከአንዳንድ ቦታ ደግሞ እንደምረዳው አብዛኛውን በእውነት ንግግራችን ማስተካከል ያስፈልጋል። ልጆቻችን እውነት የእኛን ጸባይ ጥሩ ቀስመው እንዲያድጉ ከፈለግነ ንግግራችንም ቀልዳችንም ሆነ
1: ሀገሬ ግን ስሜታዊ የምንሆንበት እንግዲህ ያው እንደ ወላጅ አንዳንድ ጊዜ መቼም ከቁጥጥር ውጭ ይሆናል ስሜታችን እና ሳናስበው ልጆችን የሚጎዳ ነገርም እኮ ልንናገር እንችላለን። በኋላ ሊቆጨን ቢችልም ጥሩ አለመሆኑን ብናውቅም እንዲህ አይነት ነገሮች አሉና እንደው እንዲህ አይነት ስሜት ሲሰማን እንዴት ነው ራሳችን መቆጣጠር የምንችለው?
3: ኦኬ በጣም ጥሩ ጥያቄ ነው ወርቅነሽዬ። በመጀመሪያ ደረጃ ብዙ ስሜቶች አብረውን ያደጉ ስሜቶች አሉ። በትንሹ ነገር ገንፈል ብለው በቃ ሆሞይም ፊልም የሚያደርጉ ይላል ልክ እንደዚህ
1: ማለት ነው በእንግሊዘኛ ስሜታዊ የሚያደርግ እውነት ነው።
3: አዎ እና ይሄ ብዙ ያሳለፍነም ስለሆነ በችግርም ሆነ በተለያዩ ነገሮች ብዙ ነገር ስላሳለፍነ ይሄ ተጽዕኖ ያድርብንና በትንሹ ነገር ወደ ልጆቻችን ወደ ባሎች ወደ ሚስቶች ላይ
1: ያው በቅርብ የተገኘው ቤተሰብ ነው መቼም ያው ሁሉ ስሜታችን የሚገለጥበት
3: እናደዳለን። አንደኛ ያው ራሳችን ለመረጋጋት መሞከር ከመናገራችን በፊት ዘወር ብለን ወደ ክፍል ሆነ ወደ ስፖርት ወጣ ብለን ቆይተን ራሳችን ተራሳችን ጋር ተነጋግረን ተረጋግተን ተንፍሰን ብንናገር ብንወያይ በጣም ጥሩ ነው። ይሄ ደግሞ የማይቻል ሁልጊዜ የተመላለሰ የሚያስቸግር ከሆነ ይሄ ጸባይ ዙሬ መቆጭ ከሆነ ይሄ ነገር የጎዳይ መሆኑን ካወቅ ብዙ ትምህርቶች አሉ ዛሬ ብዙ ኮርሶች አሉ ከሴቶችም ሆነ ወንዶች ቀረብ ብሎ ይሄንን ተምሮ ይሄንን ጸባይ ማስተካከል ይችላል።
1: በዚህ አጋጣሚ እውነት ነው አው አንቺም ተስለምትሳሰለጥኝ በቅርቡ ስልጣናለሽ ተሰለጣለ የቀጠርሽው ስልጣና ምናልባት እንግዲህ በተቀም ይፈልጋ ካለ አድማጭ
2: ሰምተናል በክራት ማላኺ እንዳለ።
3: አዎ እንግዲህ በዚህ እንግዲህ ሳይኮቴራፒያና NLP ወይም ደግሞ ቴራፒ ብትሆክ የተባሉትን በመክሰም የአገሬ ዘዴ የደስታ መንገድ ወይም ደግሞ ሽታት አገሬ ደረክ ለውሸር የሚባለው ድርጅት የሚሰጠው አገልግሎት መጀመሪያ ህይወታችን በደስታና በተረጋጋ ዘዴ እንዴት አድርገን መምራት እንደምንችል አላማችን በስነስርዓት ከአላማችን ለመድረስ በጥሩ ሁኔታ በደስታ መንገድ እንዴት አድርገን ማድረግ እንችላለን የሚለው ነው። አላማ ሲባል ደግሞ በጤና ይሆናል በልጅ ይሆናል በትዳር ይሆናል በራሱ በኢኮኖሚ ደረጃም ይሆናል በተለያዩ መንገዶች ብቻ እንቅፋት የሆኑትን ነገሮች ራሳችን አሁን የተነጋገርነው ለምሳሌ ስሜቶችን ማንቆጣጠር ከሆነ እንዴት አድርገን ይህን ማስተካከል እንችላለን የሚለውን ይህን ነው የዚህን አገልግሎት ነው የምንሰጥ። እንግዲህ ሮብ ነገ ሮብ ኩርስ አለ ተፈታል። እስከዛሬ ለወንዶች ያልተከፈተም ነበር ለወንዶችም አለ ለሴቶች ሁለቱም
2: ረስታችሁን ነበር
1: ለብቻ ነው ለወንዶች ለብቻ ለሴቶች ለብቻ
3: ለወንዶች ለብቻ ለሴቶች ለብቻ
1: ጥሩ ነው ለብቻ ማው በጣም
2: አረ ተው ባንድ ላይ ነው ምንኖር ባንድ ላይ አስተምሩን
1: ስሜቱን ሰው ቢገልጽ እንደፈለገ ሴቶች በሌሉበት ጥሩ ነው ሴቶችም ወንድ በሌለበት ከዛ ማገናኘት አይደል መጨረሻ ላይ
3: አው ትክክል
2: ሰዓቱን ምናልባት መምጣት የሚፈልጉ ካሉ ሰዓቱን ብትገልጭ ጥሩ ነው እና
3: ከስድስት ተኩል እስከ ዘጠኝ ሰዓት ቅራት መላኺ ነው ከሉዚያ ተስያ ሐመሽ ግን ከመምጣት በፊት መመዝገብ አለ ማለት ነው ቦታ መኖር አለመኖሩን ማውቀፈላጊ ነው። ስልኩን ደግሞ ያው 054-344-6366
2: ጥሩ ነው። እንግዲህ ለህይወት የሚጠቅሙ ነገሮችን መማር ጥሩ ነው። እናመሰግናለን ለዘወትር ትብብርሽ ወይዘሮ አገሬ መንግስቱ መልካም ቀን።
3: መልካም ቀን ወይዘሮ ወርቅነሽ ተጠቀኝ።
1: እናመሰግናለን። እንግዲህ ሀገሬ ስልጣና መቼም የከፈው ያለቀሰ ሰው ቢኖር ራስ ቆኖ የሚወጣ በጣም ነው የሚያስቅ። በአጋጣሚ አንዴ የተሳተፈ ነበር። ጥሩ ነው እንዲህ አይነት ስልጣናዎች መቼም ይጠቅማሉ። እናመሰግናለን።
2: ቻው። እንግዲህ ለቴክኒክ ባለሙያችን ናቲ ብላንኬት፣ ለባልደረባችን ሻያው ደጉ እናመሰግናለን። እንዲህም ለአድማጮቻችን በሙሉ ምሽት 7 ሰዓት ላይ ደግሞ እንደገና እንገናኛለን። በደህና ዋሉ።
1: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍ ቤት በታሙዝ ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 7 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 30 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመናና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህልና ኪነጥበብ ፕሮግራማችን ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነደፉት የጋዛ ሰርጥ የሰላም እቅድ ሙሉ በሙሉ ተግባር ላይ እንዲውል እስራኤል እየተጠባበቀች መሆኑን የውጭ ጉዳይ ሚኒስትር ጊዲዮን ሳር ገለጹ። እስራኤል በቅርቡ በምታካሄደው ብሔራዊ ክነሴት ምርጫ ከውጭ ኃይላት የሚሰነዘሩ ተጽዕኖዎችና የተሳሳቱ መረጃዎችን ለመከላከል ዝግጁ አለመሆኗን የመንግስት መስሪያ ቤቶች ዋና ተቆጣጣሪ አሳሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቱርክ አንካራ ሲደርሱ በቱርክ አቻቸው ጣይብ ኤርዶዋን የሞቀ አቀባበል ተደረገላቸው። በፈረንሳይ አክራሪ ቀኝ ክንፍ ርዕዮተ ዓለም ተከታይ የሆነውን የፖለቲካ ፓርቲ የሚመሩት ማሪን ላፔን በጉቦ መቀበል ተወነጀሉ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነደፉት የጋዛ ሰርጥ የሰላም እቅድ ሙሉ በሙሉ ተግባር ላይ እንዲውል እስራኤል እየተጠባበቀች መሆኑን የውጭ ጉዳይ ሚኒስትር ጊዲዮን ሳር ገለጹ። የውጭ ጉዳይ ሚኒስትሩ ከጀርመን አቻቸው ጋር በኢየሩሳሌም ተገናኝተው ሲወያዩ እንደገለጹት በትራምፕ እቅድ መሰረት ሐማስና ሌሎች ሽብርተኛ ድርጅቶች ሙሉ በሙሉ የጦር መሳሪያ ትጥቃቸውን መፍታት አለባቸው። ሐማስ እንደ ሂዝበላ መሆን ይፈልጋል። የሐማስ መንግስት ስልጣን መልቀቁና ኃላፊነቱን ለሙያተኞች ቡድን አስረክባለሁ ብሎ ሐማስ ማስታወቁ ለስልትና የጦር መሳሪያ በመፍታቱ ዙሪያ አደባብሶ ለማለፍ የሚያደርገው ጥረት ነው ብለዋል የውጭ ጉዳይ ሚኒስትር ጊዲዮን ሳር። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የግድያ ድርጊቶች ዛሬም እንደቀጠሉ ነው። በገሊላ አካባቢ ታምራ በተባለው ቦታ አንድ የ33 ዓመት ግለሰብ ተገድሏል። ሌላ የ30 ዓመት ግለሰብ ደግሞ በጥይት ተኩስ በከባድ ሁኔታ ቆስሏል። በ2026 ዓመተ ምህረት ብቻ ከ150 በላይ የአረብ እስራኤላውያን ዜጎች በእርስ በርስ ግጭት ህይወታቸው አልፏል። ይህ በእንዲህ እንዳለ እስራኤል ፖሊስ በሰሜን የአገሪቱ ክፍል ወንጀልን ለመከላከል ዘመቻ መጀመሩን አስታውቋል። በዘመቻው በርካታ የወሰን ጠባቂ ፖሊሶች፣ የብሔራዊ ደህንነት ጥበቃ አካላትና ሌሎች ፖሊስ ጋር በመተባበር በንግዱ ዘርፍ ያሉ የወንጀል ድርጊቶችን ለመከላከል ጥረት እያደረጉ መሆኑን ገልጸዋል። የፖሊስ አዛዥ ዳኒ ሌቪም ሁኔታውን ለመከታተል በአካባቢው ተገኝተዋል። ዳኒ ሌቪ እንዳሉት የወንጀለኞችን የምጣኔ ሀብት ዘርፍ ስትዘጋና ገንዘባቸውን ስትወስድ ወንጀልንም ሆነ ሽብርተኝነትን ታሸንፋለህ። ወደዚህ ቦታ ስንመጣ በቢሊዮን የሚቆጠር ገንዘብ የሚያንቀሳቅሱ አካላትን ወንጀል ለማ ማስቆም ነው ብለዋል። እስራኤል በቅርቡ በምታካሄደው ብሔራዊ ክነሴት ምርጫ ከውጭ ኃይላት የሚሰነዘሩ ተጽዕኖዎችንና የተሳሳቱ መረጃዎችን ለመከላከል ዝግጁ አለመሆኗን የመንግስት መስሪያ ቤቶች ዋና ተቆጣጣሪ አሳሰቡ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ዛሬ ይፋ ባደረጉት ሪፖርት እንደገለጹት በምርጫ ወቅት የሚኖሩ የመረጃና ሌሎች ተጽዕኖዎች ለብዙ ዓመታት ያሉ ቢሆንም ይህን ችግር ለመቋቋም የሚጥር አንድም ማዕከል የለም። በቴክኖሎጂው ዘርፍ በውጭ የሚደረግ ተጽዕኖ በጣም አሳሳቢ ነው። በተለይ እንደ ኢራን አይነት ጠላቶች በማህበራዊ መገናኛ አውታሮች የሚያስተላልፉትና ለህብረተሰቡ የተሳሳተ መረጃን ለማሰራጨት የሚያደርጉትን ጥረት ብዙ ነው። ይህ ስጋት በ2026 ዓ.ም በሚካሄደው የክኔሴት ምርጫ ዋዜማ እየጨመረ ይመጣል። የምርጫው ወቅትም በጣም ጥንቃቄ የሚፈልግ ስለሆነ የውጭ አካላት ተጽዕኖ እንዳይኖር ማድረግ ይገባል ብለዋል የመንግስት መስሪያ ቤቶች ዋና ተቆጣጣሪ ማታንያሁ እንግልማን በዛሬው ሪፖርታቸው። የቀድሞ የክነሴት አባል ሄሊትሩፐርና የሚሉኒኪም ፓርቲ ሊቀመንበር ዋዝኒ ሄንደል በመጪው የክነሴት ምርጫ በጋራ የሚወዳደሩ መሆኑን ዛሬ አስታወቁ። አዲሱ ፓርቲያቸው ይሶዶት እስራኤል የእስራኤል መሰረቶች የሚል ሲሆን ፓርቲያቸው ከምርጫ ቦርድ እንዲመዘገብ ጠይቀዋል ተብሏል። ቃል አቀባያችን ዳክላ ካደረሰችን ዘገባ መረዳት እንደቻል ነው ሄሊትሩፐር የፓርቲው መሪ ሳይሆን አይቀሩም። ሁለቱ በትብብር ሰፊ የጭናን መንግስት የማቋቋም ፍላጎት አላቸው ተብሏል። የውጭ ዜና። እስራኤል የጦር ሰራዊቷን በደቡብ ሊባኖስ እንድታቆይ የተደረሰበት ስምምነት የሌለ መሆኑን የሊባኖስ ፓርላማ ምክትል አፈ ጉባኤ ገለጹ። ምክትል አፈ ጉባኤ ኤልያስ ቦሳአብ ዛሬ ይፋ ባደረጉት መግለጫ ጠቅላይ ሚኒስትር ናታንያሁ የመከላከያ ሰራዊታቸውን በደቡብ ሊባኖስ ቢጫ መስመር አካባቢ ለማቆየት ተፈቅዶልኛል የሚሉት ሐሳብ ሌላ ጥያቄ የሚያስነሳ ነው። ማን ነው የፈቀደው? እስራኤል ጦር በደቡብ ሊባኖስ ማቆየቱ ወረራ ስለሆነ ማብራሪያን ይፈልጋል ብለዋል የሊባኖስ ፓርላማ ምክትል አፈ ጉባኤ። የሶሪያው ፕሬዝዳንት አሻራ ሀገራቸው በመካከለኛው ምስራቅ ስትራቴጂካዊ ሀገር መሆኗን እንደገና መልሳለች በማለት ተናገሩ። ፕሬዝዳንት አሻራ ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር በደማስቆ ተገናኝተው ሲወያዩ እንደገለጹት ሶሪያ የመካከለኛው ምስራቅ መስቀለኛ መንገድ መሆኗን እንደገና እንደመለሰች ገልጸው በሆርሙዝ የባህር ወሽመጥ የገጠመው ችግር ሌሎች የተረጋጉ መተላለፊያዎች እንዲፈለጉ አድርጓል። የሶሪያ መልካም ምድራዊ አቀማመጥ ሌላ መተላለፊያ የሚሆንና በቀላሉ የማይተውት ነው። የሜዲትራኒያን ባህር ከኢራቅና ሌሎች የፋርስ ባህረ ሰላጤው ሀገራት ጋር ያገናኛል ካሉ በኋላ ፈረንሳይ የሶሪያዋና አጋር እንድትሆን ፍላጎት ያላቸው መሆኑን ፕሬዝዳንት አሻራ ገልጸዋል። የቀድሞ የሶሪያ ፕሬዝዳንት ባሻር አልአሳድ ሀገር ጥለው ከኮበለሉና አሻራ ስልጣኑን ከያዙ በኋላ ሶሪያን ከጎበኙ የአውሮፓ ሀገራት ከፍተኛ ባለስልጣናት መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የመጀመሪያው ናቸው ተብሏል። በእንዲህ እንዳለ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አርፈውበት ከነበረው ሆቴል አካባቢ ዛሬ በደረሰ የቦምብ ፍንዳታ 18 ሰዎች መቁሰላቸው ተገልጿል። በፍንዳታው ምክንያት ለፕሬዝዳንት ማክሮን ሕይወት አደጋ የሚፈጥር ነገር ያልነበረ መሆኑን የፈረንሳይ ውጭ ጉዳይ ሚኒስትር ጽህፈት ቤት ከፓሪስ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቱርክ አንካራ ሲደርሱ በቱርኩ አቻቸው ታይብ አርዶዋን የሞቀ አቀባበል ተደረገላቸው። ፕሬዝዳንት ትራምፕ ወደ ቱርክ የሄዱት በ36ኛው የሰሜን ቃል ኪዳን ሀገራት ኔቶ አባል ሀገራት ጉባኤ ለመሳተፍ ሲሆን ቱርክ እንደደረሱ በአቻቸው የሞቀ አቀባበል ተደርጎላቸዋል። ከፕሬዝዳንት አርዶዋን ጋርም ተገናኝተው ተወያይተዋል። ቱርክ እጅግ ዘመናዊ የሆነውን ተዋጊ አውሮፕላን F-35 አሜሪካ እንድትሸጥላት መጠየቋ ይታወቃል። በዚህ ጉዳይ ፕሬዝዳንት ትራምፕ ተጠይቀው እናስብበታለን ብሏል። ትራምፕ እንዳሉት F-35 የተሰኘውን ተዋጊ አውሮፕላን ለቱርክ በመሸጡ ዙሪያ ውሳኔ መቀበል ያለብን ጉዳይ ነው። እኛ ከቱርክ ጋር ጥሩ ግንኙነት አለን። ለእኛ ወዳጅ ናቸው ብለን ካሰብናቸው ሀገራት በተሻለ ቱርክ ታማኝ ሆና አግኝተናል። አውሮፕላኑ ጥሩ ነው። ለመሸጥም እናስብበታለን። ከውሳኔ የማንደርስበት ምክንያት የለም ብለዋል ፕሬዝዳንት ትራምፕ። ይህ በእንዲህ እንዳለ ቱርክ ከቅርብ ዓመታት ወዲህ በያዘችው ጸረ እስራኤል አቋም ምክንያት F-35 የተሰኘው ዘመናዊ ተዋጊ አውሮፕላን ለቱርክ እንዳይሸጥ እስራኤል በጥብቅ የምትቃወም መሆኗን አሜሪካ አስታውቃለች። ይሁን እንጂ ዋሽንግተንና አንካራ ካላቸው መልካም ወዳጅነት አንጻር ፕሬዚዳንት ትራምፕ አውሮፕላኑ ለቱርክ እንዲሸጥ ይስማማሉ የሚሉ ግምቶች ከፍተኛ ናቸው። በፈረንሳይ አክራሪ የቀኝ ክንፍ ርዕዮተ ዓለም ተከታይ የሆነውን የፖለቲካ ፓርቲ የሚመሩት ማሪን ላፔን በጉቦ መቀበል ተወነጀሉ። የፈረንሳይ ፍርድ ቤት ዛሬ በዋለው ችሎት ግለሰቧ በጉቦ ምክንያት ለአንድ ዓመት ከእግራቸው በሚታሰር ኤሌክትሮኒክስ መሳሪያ የሚቆዩ ሲሆን አልፎ አልፎ ብቻ ለተወሰኑ ጉዳዮች ይፈቀድላቸዋል ለመውጣት። ይህ ደግሞ ለእሳቸው ቀይ መስመር መተላለፍ ነው። በመጪው ዓመት በሚካሄደው የአገሪቱ ፕሬዝዳንታዊ ምርጫ መሳተፍ ቢችሉም የምርጫው ዘመቻ እንዳያደርጉ ያግዳቸዋል። በዚህ ምክንያትም የምረጡኝ ዘመቻውን ሊሰርዙ ይችላሉ ተብሎ ይገመታል። ስፖርት። የ23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ ዛሬ ምሽትና ሌሊት በሚካሄዱ ጨዋታዎች ይጠናቀቃሉ። ዛሬ ምሽት 7 ሰዓት ጀምሮ ግብጽና አርጀንቲና እየተጫወቱ ይገኛሉ። ሌሊት 11 ሰዓት ጀምሮ ደግሞ ስዊዘርላንድ ከኮሎምቢያ ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቅል ሲመነዘር አንድ ዩሮ በ3 ሸቅል ከ43 ሳንቲም ተቀይሯል። የአየር ጸባይ ሁኔታ በነገ ዕለት ሙቀቱ በመጠኑ ይቀንሳል። ጠዋት አካባቢ በአንዳንድ አካባቢዎች ሊያካፋ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 27 በቴላቪቭ እና አካባቢዋ 30 በሃይፋ እና አካባቢዋ 29 በኤርሸባ እና አካባቢዋ 32 በኤላት እና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርበት ሰዓት ነው። ርቅነሽ የተለያዩ ርዕሰ ጉዳዮች አሉን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ቱርክ ገብቷል። በኔቶ አባል ሀገራት ጉባኤ ሊሳተፉ ግን ከዛ በፊት ከሀገሪቱ ፕሬዚዳንት ታይብ አርዶዋን ጋር ተገናኝተው ተወያይተዋል። እንዴት ነበር ውይይታቸው?
1: አዎ የቱርኩ ፕሬዝዳንት ደማቅ አቀባበል እንዳረጉላቸው ነው የተነገረው። ሁለቱ በጋራ የቱርኩና አሜሪካው ፕሬዝዳንት ጋራ የጋራ ጋዜጣዊ መግለጫ ሰጥተዋል። እንግዲህ በውይይታቸው ትራምፕ በሁለታችን መካከል በጣም ጥሩ ግንኙነት አለ ነው ያሉት። ጥሩ ግንኙነት አለ ለወደፊት አሁን ምን ወያይበት ቱርክ ከአሜሪካ F-35 የተሰኘውን ዘመናዊ የጦር አውሮፕላን ሞዴል ትገዛለች፣ የጦር አውሮፕላኖች ነው የሚለው ትገዛለች የሚለውን ሀሳብ ያካተተ ነው። በዚህ ውሳኔ መቀበል ያስፈልጋል ብለዋል። እስካሁን ድረስ ይህን ያላደረግንበት ምክንያት ምንም እንኳን በሁለቱ ሀገራት መካከል ጥሩ ግንኙነት ቢኖርም ታውቃላችሁ ብለዋል ትራምፕ። ቱርክ ከሌላ ሀገር ጋር ታማኝነቷ ለሌላ ሀገር ስለነበረና ከሌላ ሀገር ጋር በነበራት ስምምነትና ግንኙነት ነው ጦር መሳሪያ በመግዛቷ። እንግዲህ ቀደም ሲል ማይተነዋል እንግዲህ ከሩሲያ ጋር ጦር መሳሪያዎችን ትገዛ ነበረ ያላት ስምምነት። ጥሩ ወዳጅ ሀገራት ናቸው ሩሲያና ቱርክ። እንግዲህ ያን እንደ ምሳሌ ይጠቅሰዋል ትራምፕ። እስካሁን በዛ ምክንያት ነው ይህን የጦር አውሮፕላን ያልገዛችው ቱርክና አሁን ውሳኔ መቀበል ያስፈልጋል፣ ግንኙነታችን መልካም ነው ብለዋል። እንግዲህ በዋነኛነት
0: ካሰብናቸው እንደው ታማኝ ናቸው ለእኛ ብለን ካሰብናቸው ሀገራት የተሻለ ሁና ተገኝታለች አሉበት። ምናልባት በዚህ በኢራን ጦርነት ውስጥ ለውስጥ አግዛ ይሆን?
1: ውስጥ ለውስጥ እንግዲህ አይታወቅም። ውስጥ ለውስጥ ሲባል እንግዲህ በቱርክና በአሜሪካ ብቻ ሳይሆን በቱርክና በእስራኤል መካከል ያለው ግንኙነትም ይታወቃል። እንግዲህ ቱርክ ለእስራኤል ጥሩ አመለካከት የላትም። በመጨረሻዎቹ ዓመታት በሁለቱ ሀገራት መካከል ያለው ግንኙነት የምናውቀው ነው። ቱርክ በሚስጥር እንግዲህ አናውቅም አግዛ ሊሆን ይችላል ለአሜሪካ። ለአሜሪካ አገዘች ማለት ግን ለእስራኤልም ደግሞ አገዘች ማለት ስለሆነ እንጂ አይታወቅም። እንግዲህ ጊዜ የሚያጋልጠው ጉዳይ ነው። አንዳንድ የሚስጥራዊ ነገሮችን በጊዜ ብዛት ነው እየተገለጡ የሚሄዱት። ብዙ ባይቆይም እስራኤል አሁን በመካከለኛው ምስራቅ በተለያዩ ሀገራት በሚስጥራዊ ወታደራዊ ካምፖችን አቋቁማ መከላከያ ሰራዊቷ በቅርብ ርቀት ይቆጣጠር እንደነበር ሰምተናል። የቱርክን ሚስጥራዊ ድጋፍ ሆነ ገዛ እንግዲህ እስካሁን አልሰማንም። እንዳልከው የሆነ ነገር ካለ በሂደት እንሰማ ይሆናል፣ አይታወቅም።
0: እንግዲህ መቼም እያንዳንዱ ነገር አይነገርም፣ ግን ቱርክን በተሻለ መልኩ ያዩበት ነው እንደማስበው። እንፈቅዳለን፣ ልንፈቅድ እንችላለን፣ እያሰብንበት ነው ያሉት ነገር ዞሮ ዞሮ ከሀገሪቱ መሪዎች ከኮንግረሱም ከሌሎች የሚመለከታቸው ክፍል ተወያይተው የሚወስኑ ነው የሚመስል። በሌላ በኩል እስራኤል የተቃወመችበት ሁኔታ ያው እንግዲህ ቱርክ ጸረ እስራኤል አቋም ስላላት በአሁኑ ወቅት ያንን ተጠቅማ ችግር ትፈጥራለች በሚል ነው። እንግዲህ ፕሬዚዳንት ትራምፕ ብዙ ነገሮችን አስበው ከወሰኑ ላይሸጡ ይችላሉ፣ ግን የሀገራቱን ግንኙነት ካሰቡ ደግሞ ያው ለነሳቸው አዋጭ ነው። የጦር መሳሪያ መሸጧም አሜሪካ ማለት የጦር አውሮፕላን መሸጧም ለእሷም ገቢ ነው እና ልሸጥ የምችልበት ሁኔታ አለ። ሌሎች አረብ ሀገራትም ይህ አውሮፕላን እንዲሸጥ እኮ የፈቀደችበት ሁኔታ ሰምተናል። እና እንደ አንድ የታየኝ እኔ አሁን ቱርክ የገቡት ፕሬዚዳንት አርዶዋን ጎል ገብቶ ነው። ይቅርታ ወርቅነሽ፣
1: ይህ ስፖርት ጨዋታ እኮ የኳስ ጨዋታ
0: ግብጽ አርጀንቲና ላይ
1: እንግዲህ ጨዋታ በጣም አስቸጋሪ ነው። ምናልባት ግብጽ አርጀንቲናን ጉድል ትሰራ ትችላለች እየተባለ ነው። ያው አድማጮች ይቅርታ፣ አሁን አርጀንቲናና ግብጽ እየተጫወቱ ስለሆነ ነው።
0: በዛ ነው ሀሳባችን የሰረቀንና
1: ፊት ለፊታችን ቴሌቪዥን አለ። ያው ማሳ
0: ትልቁ እንትን ምለው አሁን 72 ዓመታቸው ነው አርዶዋን እና ትራምፕ ደግሞ 80 ዓመታቸው ነው እና የእሳቸውን ያክል ከቆዩ ገና ወደ 8 ዓመት የሚቆዩበት ሁኔታ አለ ማለት ነው በስልጣን።
1: እንግዲህ ይሄ እድሜ ጉዳይ አይደለም ግን ቱርክን አሁን ምንድነው የማይካደው ነገር ይሄ ወደ እስልምና እምነት ተከታይ ሀገር እየተቀየረች ይመስላል። አክራሪ እስልምና ያው እስልምና እምነት ተንሰራፍቷል በቱርክ። ቱርክ ከ20 ዓመት በፊት የነበረችው ቱርክ ከአስራ ምናምን ዓመት በፊት የነበረችው ቱርክ አይደለችም ነው የሚባለው። የአርዶዋን ደጋፊ ይሄ በጣም አናሳው ማህበረሰብ ነው እና ደጋፊያቸው ፖለቲካ ዞሮ ዞሮ የፖለቲካ ኃይል ያው ድምጽ ነው የድጋፍ ድምጽ በዛት ከተገኘ የፖለቲካ ኃይል የሚባለው ሆኖና እንዲህ አይነት ኃይል ያገኙ መንግስታቸው እየተጠናከረ እንደሆነ የአርዶዋን ያየን ነው ግን ደግሞ አይታወቅም አንዳንድ የፖለቲካ ጫፍ እስከ ጫፍ ድረስ ሚናጋበት አጋጣሚ ይፈጠር ይሆናል
0: አዎ ጥሩ ወደ
1: ቀጣዩ አዎ ያገራችን ፖለቲካ እንደው የትራምፕን ወደ ቱርክ ስለመጡ እሳቸው ጉብኝት አስቀደምን እንጂ ከሩቅ ስለመጡ ነው ያገራችን የፖለቲካ ጉዳይ ነው እሱስ እንዴት ነው ሰጠኝ
0: ያው እንግዲህ ምርጫው የተማማቀ ነው የተዋሃደ ነው ባንድ ላይ ለነድ ነው የሚሉ አካላት የበዙበት ሁኔታ ተመልክተናል እንግዲህ ቀድሞ ክነሴ ተባለ ሊትሩፐርና እንግዲህ በካሆል ላባና አማኻኒያ መምላክቲ በሚባለው ፓርቲ የነበሩ ናቸው እና የሚሊዮኒክም ፓርቲ ሊቀመንበር ዮሐንስ ሄንደል ሁለቱ ተጣብረን እንዳለን የሶዶት እስራኤል የተሰኘ ፓርቲ በጋራ አቋቁመናል ብለዋል እንግዲህ ምርጫው በአዲስ መልክም አዲስ ፊትም የነበሩትም በአዲስ የሚመጡበትን ሁኔታ ነው ያየንና የተማማቀ ከፍተኛ ፉክክር ያመጣል በሚቀጥለው መንግስትም ለውጥ ማለት የምናልባት የጥምር መንግስቶች ለውጥ በሚገቡ ፓርቲዎች ለውጥ ይኖራል የሚል ሐሳብ ያሳይ ይመስላል እንግዲህ ምርጫው ተካሄዶ ማን ወደ ክነሴት ይገባል የሚለው ግን ሌላ ጥያቄ ቢሆንም
1: ይሄ እንግዲህ ድጋፊ ካገኙ በነገራችን ላይ ከነሱ ፓርቲ ጋር የሚሳተፉ አባላትን የተወሰኑትን ይፋ አድርገዋል አንዱ ጥቅምት 7 ቀን ያው በእስራኤልን በሚያዋስነው ባዛ ድንበር እንደነበር ሽብር ጥቃት በተፈጠረበት አካባቢ እንደነበረና እዛ የተረፈ እንደሆነ አናር ሻፒራ ይባላል ሌላው ደግሞ የሚሪ ፔሬዝ የእስራኤል ብሔራዊ ሽልማት አሸናፊ ሁለት ልጆቻቸው ለእስራኤል ሀገር ያው ወታደሮች ነው ህይወት መስዋዕትነት ከፍለዋል በመሳሌ በማጽናናት በማስተማር ይታወቃሉ ለፕሬዝዳንትነትም ውድድር ቀርበው ነበር ከ ሂስራቅ ሄርጾ ጋር ያውሳቸው እንግዲህ አላሸነፉም በነበረው ውድድር የሳቸው ልጅ ነው ኤሊሳፍ ፔሬዝ እነዚህ ናቸው የፓርቲው አባል እንደሆኑ የተነገረው ሂሊትሮፐር እንዳልከው በካሆል ላባን ፓርቲ ተወዳጅ ሚኒስተር ነበሩ የባህልና ስፖርት ሚኒስተር እንደው ተወዳጅ ናቸው ያው እንግዲህ የነሱ ፓርቲ ለቀኝ ዘመሙ መንግስት ግብአት ነው የሚሆነው መቼም እንግዲህ መንግስት ማቋቋም ብቻውን ያው አዲስ ፓርቲ ነው ዞሮ ዞሮ ግን አመለካከታቸው ወደ ቀኙ ነው ያው መንግስት ቀኙ ሆኖ መንግስት ማቋቋም ፓርቲ አብዛኛ ድምጽ ከተገኘ ወደዛ ግባት ሊሆን ይችላል እንግዲህ ሊጣመሩ ይችላሉ ተብሎ ነው የሚታሰበው እንዳሉትም እንደነው ሰፊ ጽዮናዊ ሆነ ሰፊ መንግስት እናቋቁማለን ሰፊ ብሔራዊ መንግስት ነው ያሉትና ወደ ቀኝ ነው አዝማሚያው ዞሮ ዞሮ እንግዲህ ዛሬ ያስተውቀዋል አንድነታቸውንና የፓርቲያቸውን ስምም እንዳልከው ሁሉንም ነገር እና ያለለ ወደፊቱ
0: ሌላው እንግዲህ በፈረንሳይ ያው አክራሪ ቀኝ ክንፍ በጣም አክራሪ ናቸው ብዙ አቋም ያላቸው ማሪን ላፔን የፖለቲካ ውድድር ሂደት በሀገሪቱ እንግዲህ በሚቀጥለው አመት ፕሬዝዳንታዊ ምርጫ ይካሄዳል በሌላ በኩል በሙስና በጉቦ የተወነጀሉበት ሁኔታን ሰምተናል በሌላ በኩል ደግሞ ከፕሬዝዳንታዊ ምርጫ መወዳደር ይችላሉ ተብሏል እንዴት ነው ያለው ሁኔታ
1: እሳቸው እንግዲህ ምንድነው በአማርኛ እንደተረታለ ምን ሰጡ ማከኪያ አይንሳህ ነው ምን ይባል ነገር አለ አዚኮን እንግዲህ ኤሌክትሪክ እንደ ግርብረትን በለው ወይ ሰንስ ካቴና እንደዛ አይነት ነገር ላንድ አመት ነው ፍርድ ቤቱ ፈረደባቸው በዚህ በአዚኮን ያው እንዲታሰሩ በርቀት በእስር ቤት ባይሆንም ተወስኖባቸዋል ግን ደግሞ ከአንድ አመት በኋላ በፈረንሳይ ለሚካሄደው ምርጫ በ2027 ዓመተ ምህረት እንዲወዳደሩ ደግሞ ተፈቅዶላቸዋልና እንግዲህ በ2027 ዓመተ ምህረት በርግጥ ወር ላይ ነው የሚጀምረው አንድ አመት ያው በሚቀጥለው አመት ይባላል እንጂ አንድ አመትም አይደለም ያለው ጊዜ ቅስቀሳ ያስፈልጋል ካምፔን አስቀድሞ የምርጫ ቅስቀሳ ዘመቻ ስለሚያስፈልግ በስራት ያሉ ሴትዮ እንዴት ነው ቅስቀሳ አድርገው ወደ ፖለቲካ ምርጫ መሄዱትና ለዛ ነው ከኮንሰጦ ማኬኪያ አይንሳ አይነት ነገር ፈቅዶ ፖለቲካ እንዲወዳደሩ ግን ደግሞ ስረኛ ናቸውና እንዲህ አይነት ነገር አለ እንደውም ለአምስት አመት ነው ተወስኖባቸው ነበር በፖለቲካ እንት እንዳይወዳደሩ ግን ይግባኝ አቅርበው እንደነበረ ይታወሳል የቀኝ ክንፍ አክራሪ ናቸው ምናልባት አሁን በፈረንሳይ ባለው በተለይ የስደተኞች በጣም እንግዲህ ሰፊ የሆነ ስደተኞች እየወረሯት ነው ፈረንሳይን ይባላል እሳቸው መንግስት ቢመረጥ ፈረንሳውያን ሊመርጧቸው ይችላሉ፣ አብዛኛው ድምጽ ሊያገኙ ይችሉ ይሆናል የሚል ስጋት እንደነበረና ግን ደግሞ ምናልባት አሁን ባለባቸው ገዳ በስራቱ ምክንያት ላይወዳደሩም እንደሚችሉ እየተነገረ ነው። ፍርድ ቤቱ ግን እንዳልከው ስራቱን ፈርዶባቸዋል እንዲወዳደሩን ፈቅዶላቸው
0: ያላቸው ናቸው። ለእስራኤልም ቢሆን ጥሩ መስለው የሚታዩ አይደለም።

0: በስልጣን ከመጡ ግን ያው ፕሬዝዳንታዊ ምርጫው ከተካሄደ በኋላ ያለው ሁኔታ ምን ይሆናል?
1: ጥሩ ስፖርት እንዴት ነው? አሁን ግብጽ እንግዲህ አንድ ጎል አስገብታለች። አርጀንቲና አታደርገው እንደውም ሁለተኛውን ያለ ማንጫ ተወስዳለች። ያው ሁለተኛ ሲባል ባለፈው ውድድር ወስዳ ስለነበረ ነው እየተባለ ነው። ግን አሁን ግብጽ ደግሞ አንድ ጎል አስቆጥራለች በመጀመሪያዎቹ ደቂቃ ገና 20 ደቂቃ ሳይሆን።
0: አሁን እየተነጋገርን በነበረበት ጊዜ ሜሲ ሌላ ታሪክ የሚሰራበትን ድል አጥቷል ማለት ሪጎሪ ተሰጥቷቸው
1: ገና 20 ደቂቃ ነው እኮ
0: ሪጎሪ ተሰጥቷቸው ስቷል 1-0 እየመራች ነው አሁን። ሜሲ አስገብቶ ቢሆን ኖሮ አንድ ኩል ይሆኑ ነበር። ሜሲ እንግዲህ በዚህ ውድድር ሁለተኛ ጊዜ ነው ሪጎሪ ሲስትና አንዳንዴ በሌላ በኩል በጎል አግቢነት እየመራ ነው ከሌሎች ሁለት ተጫዋቾች ጋር በሆን 7-7 በማስገባት አሁን 8ኛ ይሆንለት ነበር። እንዲሁም ደግሞ በዓለም ዋንጫ ታሪክ ያስገባውን ቁጥር ከፍ ያደርግ ነበር። ለጊዜው አሁን ባለው ሰዓት በዚህ ቋሚ ሰዓት ያልተሳካ ማለት ይቻላል። ቀጣይ ገና ብዙ ደቂቃዎች ያሉት ስለሆነ ምን ይሆናል በቀጣይ? እንግዲህ አሁን እየተጫወቱ ያሉት ይሄ የጥሎ ማለፍ ጨዋታ ከዚህ ካሁኑ ጨዋታና ለሊት ከሚደረገው በኋላ ያልቃል። ሐሙስ የሩብ ፍጻሜ ነው። እንግዲህ ዛሬ ምሽት አሁን ከሚጫወቱት ግብጽና አርጀንቲና መካከል አንዳቸው ለሩብ ፍጻሜ ያልፋሉ። እንዲሁም ደግሞ ለሊት 11 ሰዓት ጀምሮ ከሚጫወቱት ስዊዘርላንድና ኮሎምቢያ አንዳቸው ይጫወታሉ። እነዚህ እንግዲህ እሁድ ለሊት ይገናኛሉ ማለት ነው። እስካሁን ጥሎ ማለፉን አልፈው ለሩብ ፍጻሜ የደረሱት ፈረንሳይ፣ ሞሮኮ፣ ስፔን፣ ቤልጅየም፣ ኖርዌይና እንግሊዝ ናቸው። እንግዲህ በሩብ ፍጻሜው ጨዋታ የፊታችን ሐሙስ ለሊት 11 ሰዓት ላይ ፈረንሳይ ከሞሮኮ ጋር ይጫወታሉ። ከፍተኛ ፉክክር ይታያል ተብሎ ይጠበቃል። አርብ 10 ሰዓት ጀምሮ ደግሞ ስፔን ከቤልጅየም ጋር ጨዋታቸውን ያካሄዳሉ። እሁድ ለሊት 12 ሰዓት ላይ ደግሞ እንግሊዝ ከኖርዌይ ጋር ይጫወታሉ። እሁድ ለሊት በዛውን ለሊት በእስራኤል ሰዓት አቆጣጠር 14 ሰዓት አካባቢ እንግዲህ ደግሞ የዛሬ ምሽት ለሊት አሸናፊዎች በሩብ ፍጻሜ። ነገ እንግዲህ የለም ጨዋታ ይደብራል
1: ያርፋሉ። አይ ትንሽ ረፉ እንጂ ሩብ ፍጻሜ ደግሞ በሩብ ፍጻሜና ዛብሽ ተነበረው ጨዋታም ትንሽ ረፍት ቢኖር ጥሩ ነው። ዞሮ ዞሮ ሜሲ አርጀንቲና ሳይሆን ሜሲ ሜሲ ነው እየተባለ ያለው ሜሲ እንዳይሸነፍ ነው። ግን ዞሮ ደግሞ በዚህ ጨዋታ ታሪካዊ የሚሆነው ግብጽ ካለፈች ነው። ግብጽ ወደ ሩብ ፍጻሜ ካለፈች እና አርጀንቲና ሳታልፍ ከቀረች ለማንኛውም ሜሲ ያው ያለው ነጥብ አያንስም። ያን ይዞ ቤቱን ይሄድ ይሆናል። አይታወቅም፣ ግን አይታወቅም።
0: ኳስ ድንቡልቡል ናት ይባላል።
1: ብታርፍበት አይታወቅም። ጥሩ እንግዲህ ይህን ይመስላል። ስርጭታችን ይቀጥላል። ወደ ሳምንታዊ ፕሮግራማችን እናልፋለን። ተኩኔት

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራም ከድምጻዊት እንቡጥ ፍሳ ጋር ያካሄድነውን ሁለተኛ ክፍል ቃለ ምልልስ ይዘን እንቀርባለን። እንድትከታተሉን እንጋብዛለን። እንግዲህ ድምጻዊት እንቡጥ ፍሳ ባለፈው ሳምንት ስለ ሙዚቃ ህይወቷ እንዴት እንደጀመረች፣ እንዴት እዚህ ደረጃ ላይ እንደደረሰች አጫውታናለች። ዛሬ ደግሞ እኛ በመናቀርባቸው ጥያቄዎች መሰረት ሌሎች የህይወት ተሞክሮዎቿን ታቀርብልናለች። እንድትከታተሉን እንጋብዛለን። እንደምናለሽ?
1: እግዚአብሔር ይመስገን ሰጠኝ። እንደምናለህ?
0: እኔ ደህና ነኝ። እናመሰግናለን።
1: እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁኝ፣ እጅግ አመሰግናለሁ።
0: እንግዲህ እንቡጥ የሰዎችን ዜማ እየዘፈንች እዚህ ደርሰሻል። ግን ብዙ ሰዎች የሚጠይቁትና እኛም ያቀረብ ነው የራስሽን አልበም የመስራት የራስሽን ነጠላ ዜማ የመስራት ጉዳይ ለወደፊት እንዴት ነው? እንዲሁም ደግሞ አንድ ነጠላ ዜማ ሞክረሻል። እሱንም በተመለከተ እስኪ የተወሰነ እንድትጫወችልን እንፈልጋለን። የወደፊትን የሙዚቃ ህይወትና ቀሪ ነገሮችን እንድታጫውችን ነው። እስኪ ስለ አልበም ምን ትያለሽ?
1: እውነት ለመናገር አልበም የመስራት እቅድ የለኝም። ነጠላ ዜማዎችን ግን ሞክራለሁ። ምክንያቱም በነጠላ ዜማ እንኳን የሚያረካኝ ያጣሁ፣ አልበም ሲታሰብ ደግሞ አስቡት 10 ዘፈን ምናምን ከባድ ነው የሚሆነው ለእኔ። 100% እኔ ማመን አለብኝ ማለት እርግጠኛ መሆን አለብኝ ለመልቀቅ። ቅሬታ ያለኝ ምናምን ብለቀው ሰውም በእኔ ስሜት ልክ ነው ይወስደዋል ብዬ ማስብ እና ለዛ ነው ምሰጋው እንጂ ጠፍቶ አይደለም።
0: አሁን ባለሙያዎች እንግዲህ
1: ባለሙያዎች ብቅ በሉ
0: አሉ ብዙ እዚህ ሀገርም አሉ እና ቢሁሉ አሉ መስጠት አለባቸው ለአንቺ እና
1: ሁለት ሰጠዋል የቻሉት።

0: በጣም ጥሩ ነው። እንብጥ ኪነ ጥበብ ለህይወት ትልቅ ፋይዳ እንዳለው ይነገራልና የሙዚቃው ዘርፍ ህይወቴ ነው ሐኪሜ ነው ብለሻልና እንደው በአጠቃላይ ኪነ ጥበብ ዘርፍ እንዴት ተጠቅሻለሽ?
1: ሙዚቃ ማለት ምን ይላሉ የጭንቅላት ጋራጅ ነው። በደስታም በሐዘንም ነው በነገራችን። ተገናል
0: ጭንቅላት
1: ጋራጅ ነው ነው የሚባል እውነትም ነው። አንዳንዶች ሐዘን ላይ ሁኜ ወይም የሆነ ነገር ተከስቶ መጥፎ ሁኔታ ሆኖ ሁኔታው ምናምን ስዘፍን ምን አስደስቶሽ ነው ይላሉ፣ ግን አልተረዱኝም። ማለት በሐዘንም በደስታም ነው ሙዚቃ፣ ለደስታ ብቻ አይደለም። ምናልባት እንደኔ ብዙ ሰዎች ይኖራሉ ሐዘናቸውን በንጉርጉሮ የሚገልጹ። ብዙ ጊዜ የሆነ ችግር ሲፈጠር የሆነ ዜማ ወስድና በተከሰተው ሁኔታ ልክ ግጥሙን በራስ ያድርጌ ማንጎራጉርበት ጊዜዎችም አሉ። እና እዚህ ላይ መታወቅ ያለበት ሙዚቃ የደስታ ብቻ አይደለም የሐዘንም መግለጫ ነው ማለት እወዳለሁ።
0: በጣም ትልቅ ነገር ነው ያልሽው። በሙዚቃ እንግዲህ ስሜቶቻችንን እንገልጻለን፣ አንዳንዴ እንደውም ሳናስበው ሁሉ ይወስደናል።
1: አዎ በጣም
0: ትዝታንም ቢሆን ያሳለፍነውን ጊዜም ቢሆን ብዙ ነው ሙዚቃ ጥቅሙ፣ ኪነ ጥበብ ጥቅሙ ከፍተኛ ነው። ጥሩ እስኪ ደግሞ አንድ ዜማ ተጫወችልን።
1: አሁን እቀጣይ ማቅረብ መፈልገው ሙዚቃ ነፍሱን ይማረው የማዲንጎ አፈወርቅ ነው። በእውነት ባጭር የተቀጨብን ወንድም ነው ባልታሰበው ሁኔታና እሱንም አንጎራጉራለሁ የሱ ሙዚቃዎችን። እሱን እስኪ ለአድማጮች ያው በዛ መታሰቢያ እንዲሆን
0: ተመልካቾችም እንዲህ በፌስቡክ ያሉ

0: ማስተዋሻ ነው ለማ ድንቅ ፈርቅ ሆነልኝ
1: ነፍስ አድንጎም ታላ ሰው ነበር ግን በስራዎቹ እንዲህ ዘላለም ሲታወስ ይኖራል ልክ እንደ ሳባ በጣም ነው እናመሰግንስም ስላስተዋወሽን ጥሩ ነው እንደው እንቡጥ ግጥምና ዜማ ተመክሪያለሽ
0: እኔ ያው እንደው ሲጨንቀኝ የሰጡኝ ሁሉ አላርካኝ ሲል ራሴ መጻፍና ዜማ አንተ ማለት ጀመርኩኝ እጽፋለሁ በብዛት ለሊት ነው ዜማ ቅላጼዎች የሚመጡና አቅም ካለኝ ተነስቼ በው ያስነሳኛል በጣም
1: ዜማው አባዜ
0: አዎ አንዳንዴ መጀመሪያ አካባቢ አይ ነገ ትዝ ይለኛል ብዬ የተውኩት ከዛ ለካ ትዝ አይልም ለሊት የሚመጡ ዜማዎች ትዝ አይሉም ቀላይና ሞባይሌን አንስቼ እቀረጻለሁ ለሊት ሰብስባለሁ ግጥም መጽፋለሁ ምናልባት ራሴ ብሰራው ልረካችላለሁ በሚል ማለት ነው እና እስካሁን በዛ ሂደት ነኝ ብዙ አለኝ ብዙ
1: በጣም ጥሩ ነው ግን ያንዴ የኪነ ጥበብ ሰው እንዲህ እንቅልፍ የሚያስነሳው ከሆነ የሆነ ቦታ ሲሄድ አድርግ አድርግ የሚለው ከሆነ ኪነ ጥበቡ ላይ በቃ ያ ነው እና ትክክለኛ ተሰጥቶ ነው ያለሽ እንግዲህ ባለሙያዎች እንደሚሉት
0: በጣም
1: ቆንጆ ነው ሌላ ሴት ድምፃውያን የማንን ነው የምትሞክሪ
0: ያው ሄለን በርሄን ወዳታለሁ እነት ለምንናገር ይሷል መሞከር ፈልጋለሁ
1: እስኪ እንስማ
0: ሰራታለሁ ያው አንዳንድ መድረኮች ላይ የም

0: አመሰግናለሁ ሰጠኝ።
1: አሪፍ ነው በእውነት በበቃት ነው የምትጫወቻቸው በጣም ጥሩ ነው። እንደው እንግዲህ ሙዚቃ ኪነ ጥበብ ውስጥ ብዙ ገጠመኞች ይኖራሉና ምታካፊናለ ወይ? የሚያሳዝንም የሚያስደስትም ወይም ልዩ የምትዩ ገጠመኝ ካለ?
0: እስኪ ከሚያስደስተው የሚያስቅ ነው። አሁን ዘመናዊ ባህላዊ በሚለው ጥያቄ ነው ትዝ ብሎኝ ነበረ። ቅድም የሆነ ጊዜ አቢላቀው አዲስ እንዳወጣች ነበር ሙዚቃዋንና መድረክ ላይ ልሰራው አዲስ ነው ገና በደንብ እንትን አላለም መድረክ ላይ እየሰራሁት ማን አለ የሚል ሙዚቃ አላት። በጣም ሪትሙ ክላሲካል ሁሉ በጣም ለየት ወጣ ያለ ነው። እሱን እየተጫወትኩ የሆነ ልጅ መጣና እንቡጥ እንቡጥ ብሎ እንደዚህ ዝቅ ብዬ እንዳዳምጠው አደረገኝና አማርኛ ትዝፈኝልኝ አለኝ። እዚህ ላይ አማርኛ ሙዚቃ ዝፈኝ። እውነት በጣም እንትን ነው ወጣ ያለ ነበር ያቢላቀው እስከምንለምደው
1: ትንሽ ለማስታወስ
0: ለማስታወስ ማን አለ ማን አለ እንዳንተ ያለ ማንንም አላገኘሁም ኡህ ኡህ እንደዚህ ነውና በጣም ገና ሊያዝ ነው ሙዚቃውን ራሱ ከባድ ነበረ። ይሄ ነው
1: አማርኛ ዝፈኝልኝ።
0: አሁን በጣም አማርኛ ዝፈኝልኝ እንጂ ምናምን አለኝ። አዛ ቋንጫ ሳኩኝና እንደገና አጣልኩ ማለት ነው።
1: አዎ በጣም ጥሩ ነው። ሌላስ እንደው ከወንዶች የምትጫወቻቸው ቅድም የማዲንጎን ተጫውተሻል። ሌላ የብዙአየሁ እንደምትሞክሪ ነው የነገርሽና እንዴት ነው ብዙአየሁ ላይ?
0: ብዙአየሁ ላይ ዘቪቫ ግርማም ዘፍነዋለች እና እስኪ እሷ በዘፈነችው አድርጌ ልሂድ። አይታ ጠግባ ጠላች ባሉኝ ሰዎች

0: ይገኛል። ቴንክ ዩ በጣም ነው ወደው
1: በጣም በጣም በእውነት
0: አመሰግናለሁ።
1: አንቺ ስትጫወቱ ዘቪቫም ስትጫወተው ራሱ ብዙ ይም ሲጫወተው በቃ በጣም ደስ የሚል ዜማ ነው።
0: በጣም
1: መልክቱም ትልቅ ነው።
0: በጣም ቴንክ ዩ
1: በጣም እናና አመሰግናለን።
0: እኔም በጣም ነው ማመሰግን።
1: እስኪ መጨረሻ እንግዲህ የምታስተላልፊው መልእክት ካለ ለኪነ ጥበብ አፍቃሪውም ለህብረተሰቡም ሊሆን ይችላል።
0: እሺ እንግዲህ የአማርኛ ሙዚቃ ኢንዱስትሪ በጣም እየቀዘቀዘ ነው። ለምን እንደሆነ አልገባኝም። እውነት ለመናገር ብዙ ቦታዎችም የሉም እንሰራበት፣ ብዙ እድል እየተገኘ አይደለም። እያንዳንዱ ናይት ክለብ ሲከፈት እንኳን በዚህ ሰዓት ዲጄ ነገር ሆኗል። እና ለምንድን ነው ከኛ ምን የጎደለ ነገር አለ? ከሙዚቀኞች እንዴት እንዳለፉት ጊዜያቶች አርብ አርብ ወይም ሐሙስ ሐሙስና አርብ እንዴት ዘፋኞች እየወጡ አይዘፉንም? እንዴት ሰውስ ከአማርኛ ሙዚቃ በዚህ ልክ ሊሸሽ ቻለ? ትንሽ አጠያቂ ነው በጣም። በዚህ ሰዓት የሚገርመው እኛ ብቻ ነው እየሰራን ያለ ነው ራስታ ክለብ አርብ አርብ አማርኛ ሙዚቃ እኛ ብቻ ነን በቃ። እና በጣም ይገርማል። ትንሽ ከፍ ቢልና ወደ ቀድሞ ቢመለስ ደስ ይለኛል። እኛም ከድሮም ከአዲሱም ራሳችን እያሻሻል ህዝቡን ለማስደሰት ዝግጁ ነን። ሁሉ ሙዚቀኛ ዝግጁ ነው። እና ግን እንደዚህ አይነት ነገር መመለስ አለብን ብዬ ነው ማስበው። ትንሽ አማርኛ ሙዚቃ ጭራሽ ሊረሳ እየመሰለ የመጣበት ሁኔታ ነው ያለ፣ በተለይ እዚህ ሀገር ያለ ነው አርቲስቶች
1: መረሳት የለበትም። አሁን እንዳልሽው ብዙ ስራዎች በዲጄ ብቻ ሆነዋል። እንግዲህ አርቲስቱም እየተጎዳ ነው፣ ሊታሰብበት ይገባል። እናንተም መጠናከር አለባችሁ ብዬ አስባለሁ።
0: በትክክል ምናልባት ድክመት ከኛ ካለ አስተያየት ለመቀበልም ዝግጁ ነን። ከአድማጭ ከህዝብ ምንም ችግር የለም አስተያየት ለመቀበል። ግን ወደ ቀድሞ መመለስ አለበት ብዬ አምናለሁ። ብቃት ያላቸው ብዙ አርቲስት ጓደኞች እንዳሉ ስለማውቅ ነው።
1: በጣም በጣም ነው እናመሰግን እዚህ ስቱዲዮችን ድረስ መጥተሽ ስለተጫወትሽልን የሙዚቃ ህይወትሽን ስላካፈልሽን በጣም ነው እናመሰግን። ግን ስራዎችን እንጠብቃለን በቅርቡ።
0: እሺ ሰጠኝ። በጣም ነው ማመሰግን። እኔም ይህን ከመሰለ ቦታ አክብራችሁ ጠራችሁኝ፣ እኔም አክብር የመጣሁ በጣም ደስ ነው ያለኝ። ያየሁት ነገር ሁሉ በጣም ያስደስታል። ሌሎችም እየመጡ እዚች ጋር አንተ ጋር ቃለ ምልልስ እንዲያደርጉ ጥሪ እያደረግኩላቸው ነው ለስራ ባልደረቦቼ።
1: እናመሰግናለሁኝ። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ስልክ መስመራችን ላይ ወይዘሮ ወርቄ ያለው ትገኛለች። ወርቄ እንግዲህ በስነ ልቦናው ዘርፍ ባለሙያ ናት። እንግዲህ የተለመደ ነው እሷ ጋር እንወያያለን ብዙ ጊዜ። ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። ወርቄ ጤና ይስጥልን፣ እንደምን አመሸሽ?
3: አመሰግናለሁ። ጤና ይስጥልኝ።
2: እንዴት ነሽ? ሰላም ነሽ?
3: ክብሩ ይስፋ። አመሰግናለሁ።
2: በጣም ጥሩ ወርቄ፣ ኬኔስ አላችሁ እና ስለዛ መልእክት ለማስተላለፍ ነው የገባሹ። እስኪ ቦታውንም የት እንደሆነም በአጠቃላይ ሰዓቱንም ስለ ኬኔሱ ንገሪን እስኪ።
3: እሺ፣ አመሰግናለሁ። በመጀመሪያ በጣም ሁልጊዜ ነው የማመሰግናችሁ ለዚህ ትኩረት ስለምሰጡት ለዚህ ጉዳይ። ከዛ በመሻገር ያው ዛሬ የቀረሁበት መጀመሪያ ልጠቅስ የምፈልገው የነገው ፍሬ ወይም የነገው ጥሪ የወጣው የተባበሩ ፎርም ይባላል። እንግዲህ ፎርም ክሂላ ማለትም በህብረተሰባችን ውስጥ ስለ ጤናችን የሚለው ፎርም አለ። የተቋቋመ አመት የሚቀረብ የሚያንቀሳቀስ የተለያዩ ፕሮግራሞች ጤና ሲባል የአካል ጤና፣ የሃይምሮ ጤና አሁን ቀደም እንደዚህ ያለ ጥሪ ለአካል ጤና በተመለከተ ዝግጅ ሆኖ ነበር። ዛሬ ደግሞ ስለ አእምሮ ህመም ዝግጅት አለ። እዚህ የሚተባበሩ ወይም የቀረቡ ይሄ ተግባር ሙያ ላይ እንዲደርስ ወይም የነገው ጥሪ ከተለያዩ መስሪያ ቤቶች ማለት ከኮሚቴው ከነጭግ ሮሻኤር እና ከተለያዩ መስሪያ ቤቶች ምክር ክሊታ ጤና ብርዑት ውስጥ ዘጋ የኩባ ሶሊሚን ሰራተኞች መዘሽሮች ወይም ኦቤድ ሶሲያል ፕስኮሎግ እዚህ ብዙ መስሪያ ቤት የተወጣጣ ባለሙያዎች እዚህ ፎርም የሚሳተፉ ይህ ፕሮግራም እንዲወጣ የምንተባበረው ነው። ነገ የነገው ጥሪ በኢቭሪት ነው፣ ግን ያስተርጓሚ ኦዝሚዮትም አለ። ይሄም ራሱ አዲስ የቀረበ እንትን ነው። ምክንያቱም ያለውን በኛ ህብረተሰብ ውስጥ ያለውን ችግር ለመቅረፍ ወይም ለመቀነስ ነው። ከዚህ ፎርም ውስጥም ፒኤልኤ ኪሂላ ኮሚቴዎችን ይሳተፋሉ። ማለትም ባለሙያና ህብረተሰቡ ያለውን ግንኙነት አርጎ የበተሆን በጤና በተመለከተ የሚያካሂዱት ፕሮግራም ነው። የነገው ጥሪ ያለውን ይጠቅሳል ወይም ያተኩራል። የተለያዩ አገልግሎቶች እንደሚሰጡ እነዛም እነማን ናቸው የሚሰጡ? ከጤና መስሪያ ቤት የሚመጡ አሉ ባለሙያዎች እንትን ገለጻ የሚያደርጉ የኩባት ኮሚኒም አዝግጅቱም ምሸት ደግሞ ዶኻኒም አለ። ዶኻኒም በአማርኛ ምንድን እንደሚባል አላውቅም፣ ግና መጥተው ሽሉኻን ከፍተው እያንዳንዱ እንትን ገለጻ የሚሰጡ ናቸው። አዝግጅቱ በፊት
2: የተለያየ ሙያ ያላቸው በየቦታው የሚቀመጡ
3: ይቀርባሉ፣ ያመጡና ይቀርባሉ።
2: ሰው ምክር ቢሰጡበት የተለየ በጠረጴዛ አድርገው የተለየ ቦታ ነው ዶኻኒም እንግዲህ ቀጥታ ትርጉሞ ባንተረጉመው
3: ናፎን እንደዛ አለ። መምጣቱ በጣም አስፈላጊ ነው። ማለትም ይሄ ዝግጅት እሴት ወንዳይልም ትልቅ ትንሽ አይልም፣ 18 አመት በበላይ ይመጣል። አማርኛም ይናገር ብርቱም ይናገር፣ ይሄ ለሁሉ የሚበጅ ነው።
1: የት ነው? ስንት ሰዓት ነው? ወርቄ
3: ኦኬ። ጥሪው ሚከናወን ህብት ያዲዱት ነው በ4 ሰዓት ተኩል ጀምሮ እስከ 8 ሰዓት ድረስ ነው። እዚህ ልጠቅስ የምፈልገው እንዳልኩታይ ከጤና መስሪያ ቤት መጥተው ስለመብት ስለሁሉም ነገር የሚያስረዳሉ። ከዛም ደግሞ ታማ የዳነሽ ራሷ ያጋገመሽ ባለሙያ ህይወቷን የምትመራ እሷም ገለጻ ታደርጋለች ምሳሌ ለመሆን። ከዛ ደግሞ የውይይት መድረስ አለ። ውይይት መድረሱም ቤተሰቦች አሉ ይህን አገልግሎት ተጠቅመው እነሱ ለውጥ ያመጡበትን እንደ ምሳሌ ለመሆን ባለሙያዎች ጋር ቀርበው በጥያቄ እንደዛ ለውይይት የሚሆን ነው። ይህን ሰፋ አድርጌ የምዘረዝረው ምንድን ነው የዚህን አይነት ለማንቀሳቀስ ብዙውን ጊዜ ብዙ ጥረት የሚያስፈልግ ነው እና ምለው ለሰዎች ኑ እንነጋገር፣ ውይይታችሁን ትጠይቁትን ጥያቄዎች መብታችሁን ማወቅ መጠየቅ መማር ለሁሉ ጠቃሚ ነው። ይሄ የሚበጀው ለነታንያና ለነታንያ አካባቢ ለሆነ በሙሉ አፍሉ ራሱ ፈደራም ርቆ አይርቅም። ለምን
2: እንግዲህ የሚችል ሰው ሁሉ ይምጣ፣ ቦታው ግን ነታንያ ነው።
3: አዎ
2: በጣም ጥሩ። ያለን ጊዜ አጭር ነው ወርቄ። ያው እንግዲህ በስፋት ከንች ጋር እንወያያለን ሌላም ጊዜ ለወደፊቱም። ለዛሬው ሌላ አድማጭ መስመር ላይ እየጠበቀን ስለሆነ እናመሰግናለን።
3: ስልክ ቁጥር ልናገር ምናልባት
2: ተናገር።
3: ስልክ ቁጥር 0549299559 እኔ ጋር መነጋገር ይቻላል። ሌላም ደግሞ ኋላ ስልክ ቁጥር ደግሞ መስጠት እንችላለሁ።
1: ጥሩ ይበቃል። እንግዲህ ያው ዜጎች ያው እዛ አካባቢ ነዋሪዎች ይገኙ ነው፣ ግልጽ ነው መልእክቱ። እናመሰግናለን።
3: እኔም በጣም ነው የማመሰግናችሁ።
2: እሺ፣ መልካም ምሽት ይሆንልሽ። ሰላም ሁኚ።
1: አሁን ደግሞ ከአቶ ዮሴፍ ደጉ ጋር
2: ቃል ከናታንያ ወደ ናታንያ መሆኑ ነው እንግዲህ።
1: ጥሩ ነው እንግዲህ። ዋናው እኛ ናታንያም ሆነ ሰሜንም ደቡብ ሀሳቦች
2: ለህዝቡ የሚጠቅም መልእክት ያው እዛ ስብሰባው ናታንያው ስላለች ነው እንጂ ወርቄ ሄደራ ነዋሪ ናት ለነገሩ። እሺ
1: ጥሩ እንግዲህ አቶ ዮሴፍ ደህና መሸህ፣ እንዴት ነህ?
4: ደህና ይስጥልኝ። እንደምን አላችሁ? ወንድም ሰጠ፣ እህት ወርቅነሽ፣ ሌሎችም ጠቅለል ባለ መልኩ ያው የረድ የሆኑ ፕሮግራም አዘጋጆች እንደሰነበታችሁ፣ እንዴት ዋላችሁ? እግዚአብሔር ሰዓቱ ክላደረሰነ የእስራኤል አምላክ ስሙ ይቀደስ ስሙ ይባረክ።
1: ደህና ነን፣
4: አመሰግናለሁ።
1: ጥሩ እንግዲህ አንተ አንዳንድ እንግዲህ በህብረተሰቡ የሚንሸራሸሩ ጉዳዮችን አነሳለሁ ብለናል። በተለይ በፖለቲካውም በውትድርናው ዘርፍም ያሉ ነገሮችንና እስኪ እንግዲህ ካለን ጊዜ አንጻር በፖለቲካውን ጀምር።
4: እሺ እንግዲህ መጀመሪያ እኮ ለእነዚህ ለውትድርና ለማይሄዱት ወታደር ዳቲነን ወይም ደግሞ የሃይማኖት ጠባቂነን ለሚሉት ነበር ፍላጎቴ።
1: ጥሩ ይቻላል።
4: አዎ እንግዲህ እነዚህ ውትድርና አልሄድም ወይም አይሄዱም ብሎ እኔ ለራሴ አሁን ስመለከት ስከታተልም እስካሁን ድረስ ብዙ አስተያየት እርግጥ ተሰጥቷል። ግን መንግስቱን አሁን መንግስታችን ጠቅላይ ሚኒስትራችን በጣም የምንወደውን አሁን ያው እምነትም ሳይሆን ግልጽ እየተናገር ልናገር ነው። ከዚህ ላይ እንግዲህ እያንዳንዱ የእስራኤል ዜጋ እየሄደ እያገለገለ 3 አመቱንም ሆነ 2 አመት ከስምንት ወርም ሆነ እያገለገለ እየመጣ ነው። ስለዚህ እነዚህ ሃይማኖት ጠባቂ ነን የሚሉት ደግሞ አይሄዱም ወይም ይሄዳሉ የሚለው ላይ እንግዲህ በወሬታችን ከ20 አመት በላይ የሆነ ሁሉ ይዝመት፣ ከዛም ደግሞ ወሬቱን ፊትፊት ይዘው እንዲያውም ሹፋኑን እየነፉ ይሄዱ እና ጠላት በደንብ የዛን ጊዜ ያው ብዙ ነገር ይወገዳል ማለት ነው። እና ስለዚህ እንደገና ደግሞ ይህን እንዳይሄዱ የተደረገው ያው አገሪቱ ስትቋቋም በ47 መሰለኝ ያው እንዳይሄዱ 400 ወደ 300 የሚሆኑ ተማሪዎች የወሪት ተማሪ ናቸው ተብሎ በህግ ስለደነገገ እንጂ በህግ ወሪቱ ቀጥታ የእስራኤል ልጅ ሆነ ሁሉ ጠላትን መዋጋት ነው ያለበት። ስለዚህ ያንዱ ልጅ እየሄደ እየሞተ ያንዱ እየቆሰለ ሁላችንም እንግዲህ ለዚች ሀገር ጨርሰን እንድንመጣ አሁንም እንኳን ብንጠራ እንሄዳለን ብዬ ነው የማምነው። ለምን አገራችን አገር አልባ የሽባ ትምህርት የለም። አገር አልባ ሰው ቢሞት መቀበር የለም። አገር አልባ መዳር መኳል የለም። አገር አልባ ሰርቶ መብላት የለም። እና ለሀገሪቱ መንግስቱ ከዚህ ላይ ህጉን ጥሩ አይደለም ያጸደቀው እና ሀገረ ክህነት ሰለሞን ማን ነው የሚባለው እሱ በእውነት አሉፍ ስጋን አሉፍ ስለነበረ በጣባ ስለሚያውቅ እጄን አልሰጥም ወይም ደግሞ አጽባ አልሰጥም ያለው ህብረተሰቡ በእውነት
5: ኦሪት ትምህርት ዘርፍ እንግዲህ
4: አዎ እና ውስጡን ጠለቅ ብሎ ለሚያውቅ ውትድርና በዚች ሀገር ያገለገለ ሁሉም አገልግሎ ሁሉም ደግሞ ልጆች እየሄዱ እኛ ሁላችንም ቢሆን አገልግለን 19 ዓመት 18 ዓመት እየተጠራነ በጻብ ሽሙኔ ሁላችንም አገልግለን እና ለሀገሪቱ ማገልገል ያለባቸው መንግስቱ ከዚህ ላይ አይሄዱም ብሎ ማጥደቁ ጥሩ አይደለም። እንደ ዜጋ ወይም ደግሞ እንደ ቤተ እስራኤልነቴ ሁላቸውም ሄደው ግዴታ ጦርነት ተዋጉ ሳይሆን አፊሉ ምግብ አብሰል ልብስ ማጠብ ልብስ ማዘጋጀትም እንኳን እንደ ጦርነት ነውና ወደ ውትድርና ዓለም መዝመት ያለባቸው ባይኔ።
2: ጥሩ ቀጣዩ ሐሳብ ያው ያለን ጊዜ ለመጠቀም ነው። እንግዲህ የተለያየ ሐሳብ አለ ህብረተሰቡ ሐሳቡን ይሰጣል መብት ነው ሐሳብ እንግዲህ።
4: አዎ ከዛ ደግሞ ስለ ፖለቲካው አሁን በመሰረቱ እንግዲህ በተለይ በእኛ ህብረተሰብ ፖለቲካው የነበሩትም ገና ልመረጣለም የሚሉትም ዝም ብለው እስካሁን ድረስ ህብረተሰቡ ብዙ ችግር ሲደርስበት እንግዲህ ረጣህን የመሰለ ግፋትን የመሰለ ዘረኝነትን የመሰለ ሲደርስበት ዝም ብለው ተከናንበው ኑረው አሁን ምርጫ ሲመጣ ሁሉም እኔ ላይ የሚለው ለእኛ በተለይ ለእኛ ህብረተሰብ አንደኛ ልምድ ያላቸው ሰዎች ስራውን እየጀመሩ የወጡ ወይም ደግሞ ከዛው ያሉ ሰዎች አሉ። ልምድ ያላቸው ሰዎች ከዛው ሀገሌ ገሌ ይሻላል ብሎ በተለይ በሊኩድ የኛው ህብረተሰብ አብዛኛውን ጊዜ የቀኙን ነው። እኔ ይህኛውን አዳለ ማለት አይደለም፣ ግን ከበሊኩድ ውስጥ ሁሉም አብሔር ሁነን ተቀምጠን ለመምረጥ እየተዘጋጀን እያለን አሁን ወደ 9 ወደ 8 ሰው እኔን ብለው ተነስተዋል።
5: ይህን እንግዲህ በዚህ ፓርቲ እንግባ ይህን የሚለው ይሄ ምርጫ ቀስቀሳ ነው የሚመስለን። ሰው የፈለገውን ነው መምረጥ ያለበት።
4: ልቀሰቀስ አይደለም እኔ አባባል ይሄ ለእኛ ለህብረተሰቡ በተለይ እንጠቅማለን የሚሉ ሰዎች አርቀው አስበው ተነጋግረውበት ህገሌ ማን ይሻላል ብለው በጥሩ ሁኔታ ለው መሻኔ አሊያንም በተመለከተ ሆነ ምርጫ ሲመጣ አይደለም አሊያ ሰዎች እንዲመጡ የሚደረገው የሚያመጣቸው ዜግነታቸው ነው። ስለዚህ እኛ ምለው አሁን ለራሴ እንደ ዜጋ እንደማውቀው ማን ከማን ይሻላል ተብሎ በአጠቃላይ ሆኖ ሁለት ሰው ይሁን ሶስት ሰው ይሁን ለምርጫው ያመቻል እና በአንድ ላይ በመሆን ትላንት የመጣ አሁን የመጣ ሳንባባል ሁላችንም አንድ አጋፍ ሁነን አንድ ጓንትና እጅ ሁነን የሚፈለገውን ሰው ለህብረተሰቡ በትክክል መልእክቱን ያሳልፋል የሚለውን ሰው ቢመርጥ ህብረተሰቡ ለእኛ ጠቃሚ ነው፣ ለልጆቻችንም በትምህርቱ ዘርፍም በፖለቲካውም በአንድነቱም በሁሉም ነገር ተመካክረው ቢሄዱ በጣም ጥሩ ነው። ግን ይህ አሁን 9 ሰው 8 ሰው መቅረቡ ግን ዝም ብሎ ድምጻችን ተበታቶ ነው የሚቀረው ልልፈልጌ ነው። እና ይህ ለሚወዳደሩ ሰዎች ነው ምክር ነው። ከፈለጉ ተራ በተራ ለምሳሌ በአሁኑ አመት የተወሰኑ ሁለት ሰው ሰው ብናስገባ ባለ ሁነን ስራችን እየሰራነ ያኔ ጀምረውን ደግሞ ሌላ ደግሞ እንደገና በሚመጣው ደግሞ በስነ ስርዓት አሟልቶ ደግሞ በጥሩ ሁኔታ እንደውም በትልቆች ፊት በካህናቶች በራባኖች ፊት በስነ ስርዓት አድርጎ እንደው ኮዝ የተደርጎ ማን ከማን ይሻላል ብሎ ብንቀጥል ለእኛ ውጤቱ ጥሩ ይሆናል። ለምን ሰራው ስራ ለምን ጠይቀው ሁሉ በመንግስትም እኮ አሁን ለመንግስትም እኮ እኛ እንቅፋት ነን። ለምን አንዱ የጀመረውን ስራ ትቶት ይወጣል አንዱ በጎን ሂዶ መንግስቱን። አሁን ይህ መንግስት ለምሳሌ ወደ 15 ዓመት ነው የሚሰራው፣ ግን የኛ ህብረተሰብ ግና እንደ በውስጣችን እንዳሰብነው የምንፈልገውን ጥያቄዎች አልተቀበለንም። ለምን ነው? መንግስቱ ራሱ መንግስቱ ሳይሆን የኛ የራሳችን ውድቀት ነው። የኛው በኛው በጎን ገብቼ ለምሳሌ አንዱ የሚሰራውን አንዱ ገብቶ ይሄ ነው ይላል። ከዛ እንግዲህ ፖለቲከኛ ደግሞ አከፋፍለ ግዛው ነው። ያው አትርሱ የራሳችን ጣጣሉ። አሁን ለምሳሌ መንግስቱ አይደለም አጥፎ አሁን እኛ በኢትዮጵያውን ቤተ እስራኤሎች የኛ ትልቅ ችግር አለብን። ጋም በኢሪያ በከንቲባ ወይ ጋም በአጠቃላይ በክነሴት ማለት ነው። ለምን በአንድ ላይ ሁነን ብንሄድ ውጤት እንዳመጣ ነበረ በማንኛውም ነገር ማለት ነው። እና ግን እኛ ችግሩ እኛ በእኛ እርስ በርሳችን ውጊያው ያለ እኛ ውስጥ ነው፣ ራሳችን ማለት ነው። አጠቃላይ ነው ግን የምናገረው።
2: ነው እንግዲህ ጥሩ ለማጠቃለያ ለማጠቃለል ያለን ጊዜ ያለቀ ነው ምን ትላለ
4: ለማጠቃለያ ለማዳመጥ ሁሉ በእውነት ይጣቀማል ይሆናል የምንለውን ሰው እኛ በየቤታችን ዛሬ ህብረተሰቡ በስሏል በፖለቲካ በውቀት ባስተሳሰብ ደረጃ በሁሉም የቤተሰብ አጣባለ በማንኛውም ነገር በመመካከር ይሆናል እንደው እንደ የተነሳው ሁላ ሊመረጥ አይደለም ይሆናል የሚባለው ሰው በስነ ስርዓት አድርጎ በመምረጥ ያው ለኛ ይጣቀመናል ወደስተፊቱ በማንኛውም ነገር ይሄ ትላንት የመጣ ሁን የመጣ ይሄ እንደዚህ ነው ሳንባባል ሙላችንም ባንድ ላይ በመሆን ሰው እንድናገባ ነው እኔ ጥሪ አሁን ሐሳቤ ማለት
5: እንግዲህ ብዙ መሰራት አለበት እንዳልከው ብዙ ጊዜ አንዳንድ ነገሮች ተጀምረው ሳልቁ ነው የሚቀሩ በትብብር መስራቱ ጥሩ ነው እንግዲህ ፖለቲከኞቻችንም ለመወዳደር አዳዲስም ያሉ ነባሮችም በተለይ በህብረተሰቡ ጉዳይ አንዱ ነው ቢሄዱ መልካም ነው
4: አዎ አዛውጭ ደግሞ አሁን ለምሳሌ እንግዲህ ቆይቶ ከነስ ምላም ይባል ነገር አለ በየከተማው ከዛ ሲመጡ ተጥቆ በጥሩ ሁኔታ አድርጎ አሁን እንደምናገረው ድፍረት ያስፈልጋል በማቆም ዝም ብሎ እንትን ከመአለት አንተ ምን አድርገሃል አንተስ ምን ልታረግ ነው ተጥቆ መያዝ ነው ከዛ ላይ ነው አሁን በረዶ ወጥቼ ተናገርኩና ያጠቃላል ማለት አይደለም ግን በየከነሱ ማንኛውም ሰው ማስፈልግ ሰው ታለ ደግሞ በዛው ላይ የቤት ስራ ሰጥቶ መስደድ ያስፈልጋል ማለት ነው
2: በጣም እናመሰግናለን
4: አዎ አመሰግናለሁ ወርቅነሽ በጣም አመሰግናለሁ
2: እሺ መልካም ምሽት
5: ተሳተፍ
2: እሺ መልካም ምሽት ይሁንልህ እንግዲህ ስርጭታችን አለቀ ተጠናቀቀ ሰጠኝ ግብጽ አንድ እንዳስገባች እንግዲህ ረፍ ሰጥቷል አርጀንቲና እስካሁን እየተመረጨ ነው በዜሮ አይታወቅም እንግዲህ በሁለተኛው ዙር የሚሆነውን እናያለን በነገራችን ላይ ጨዋታው ግብም ሲገባ እኛንም ያዳመጡ ጨዋታውንም ያያዩ መልእክት የላኩልን አድማጮች አሉ ከልብ እናመሰግናለን
5: አዎ እንግዲህ ቀላል አይደለም የአርጀንቲና ትልቁ ነገር ሲነሳ ሜሲ ስላለ ነው እንደ ፖርቱጋል ትልቅ ትኩረት የሚሰጠው
2: እንደ ብራዚል ደግሞ ያው ባህላዊ ስፖርት ባህላቸው ስለሆነ
5: እና የዓለም ዋንጫን ማምስ ጊዜ ወሰዱ ናቸው እና በተለይ ደግሞ እንግዲህ ሜሲ አሁን በጎልም
2: የተደናገጠ አይመስልም በነገራችን ላይ እንዶ ጎልኪፐሩ ጠንከር ብሎበት ነው እንጂ እኮ እሱም መክሮ ነበር አው ግን ምን ይሁን ሻለኛው ወረበት መሰለኝ
5: ጠንከር ሲል ነውና ጥሩ ነው ለሊት ደግሞ 11 ሰዓት ጀምሮ ደግሞ ስዊዘርላንድ ከኮሎምቢያ ጋር ያደርጋሉ የዛሬ ምሽት እንግዲህ የሚያሸንፉት ሁለቱ በአሁኑም ጨዋታ በሚቀጥለው ጨዋታ ባንድ ላይ ይገናኛሉ ማለት ነው ነገ ረፍት ነው የሚሆን እዛ በኋላ እናያለን እንግዲህ
2: ነገ ወዲያ እናያለን አው መልካም ድል ግብጾች እየፈነጠዙ ነው ለጊዜው እናያለን እንግዲህ እሺ
5: መልካም ምሽት
2: አፍሪካ ሞሮኮም አለች በርግጣው እናመሰግናለን የቴክኒክ ባለሙያችን አሳፍ ሞስኮቪች ነበር ነገጧ 6 ሰዓት ላይ እንደገና እንገናኛለን አድማጮች መልካም ምሽት ይሁንላችሁ
5: መልካም